0: ክቡራትን ክቡራንን ሰማዕትና ካብ ዜና ቫቲካን አሰናዳ ተመደብ ቋንቋ ትግሪና ሰላምታና ነቐርብ። ናይሎሚ እለት 27 ሐምለ ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ አቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ንክረምታዊ ናይ ዕርፍቲ ጊዜ ካብ ዕለት 5 ሐምለ ክሳብ ዕለት 27 ሐምለ ኣብ ካስትል ጋንዶልፎ ድሕሪ ምጽናሕ ሎሚ ናብ መንበሮም ከም እተመልሱ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይሎሚ ዕለት 27 ሐምለ መደፈነወና ቅዱስ አቦና ርእሰ ሊቃነ ጳጳሳት ሊዮን መበል 14 ትማል ሰንበት ኣብ ናይ ፍርቅ መዓልቲ ጸሎት መላከ እግዚአብሔር ዘካፈል ዋስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላከ እግዚአብሔርን ርእሰ ሊቃነ ጳጳሳት ንመንእሰያት ብራዚላውያን ብምኽንያት ፌስቲቫል መዝሙር ሃሌሉያ ዘመሓላለፍዎ ናይ ቪድዮ መልእኽቲ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ኒውዮርክ ዋና ቤት ጽሕፈት ሕቡራት ሃገራት ሓድሽ ቀዋሚ ተዓዛቢ ቅድስቲ መንበር ከም ዝሰየሙ ብፁእ ካርዲናል ደመንዶሳ ኣብ ብራዚል ኣብ ዝተኻየደ ናይ ድርሰትን ስነ ጽሑፍን መድረኽ ተረኺቦም ዘስምዕዎ መደረ ኣብ ሃገረ ፈረንሳይን እስጳኛን ባርዕ ሓዊ ዘስዓቦ ሓደጋታት ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት 27 ሐምለ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዝሓለፈ ሰንበት ኣብ ካስትል ጋንዶልፎ ኣብ ዘዕረግዎ ናይ ዕለተ ሰንበት ጸሎት መላከ እግዚኣብሔር ኣብ ዝለገሱ ኣስተንትኖ ቃል ኣምላኽ ብዛዕባ መንግስቲ ኣምላኽ ብምስትንታን ንህይወት ዝቕይር መዝገብ ከም ዝኾነ ገሊጾም ክርስቲያን ምእመናን ነቲ ብሓቂ ኣገዳሲ ዝኾነ ነገር ኣፍልጦ ክህቡ ድማ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣብ ዘካፈል ዋስተንትኖ ቃል ኣምላኽ ብዛዕባ ምስጢር መንግስቲ ኣምላኽ ከምቲ ንህይወት ደቂ ሰባት ዝቕይር መዝገብን ገይሮም ብምቕራብ ኣብቲ ዝሓለፈ ሰንበት ዕለት 26 ሓምለ ኣብ ክረምታዊ ዕርፍቲ ኣብ ዝርከብሉ ዘለዉ ጳጳሳዊ ህንፃ ካስትል ጋንዶልፎ ኣስተምሂሮም። ርእሰ ሊቃነ ጳጳሳት ኣብ ናይ ዕለቱ ንባብ ወንጌል ምርኩስ ብምግባር ብዛዕባ ምሳሌታት ወንጌል ማለት ብዛዕባ ሕቡእ መዝገብን ክቡር ዕንቁን እንከስተንትኑ መንግስቲ ኣምላኽ ዓሚቕ ሓጎስ ስለ እተምጽእ ንዅሉ ሓዲግካ ንዓ ዓምስ ዓብ ከም ረብሓ ደኣ እምበር ከም ክሳራ ዘይኮነስ ከም መኽሰብ እዩ ዝርአ ክብሉ ገለጹ። ርእሰ ሊቃነ ጳጳሳት ሊዮን ከም ዝገለጽዎ መንግስቲ ኣምላኽ ምርካብ ንህይወት ኣይድርቶን እዩ እኳ ደኣስ ዘስፍሖ ነጥበ መቐይሮ እዩ በሉ። ብወገንና ገለ ነገር ኣብ ህይወትና ክንቅይር እንተ ደኣ ኮይኑ ህይወትና ንዝተሓተ ዘይኮነስ ንዝዓበየ ኣጋጣሚታት ክፉት ክኸውን ጥራዩ ዘለዎ። ርእሰ ሊቃነ ጳጳሳት ኣስዒቦም ጐይታናን መድሓኒናን ኢየሱስ ክርስቶስ ንጽባቐ መንግስቲ ኣምላኽ ካብ ህይወት ተራ ሰባት ማለት ሓረስቶት፣ ነጋዶ፣ ገፈፍቲ ዓሳ፣ ጸሓፍቲ፣ መግቢ ዕለት ዘዳልዋ ኣዴታት፣ ሃነፅቲ፣ ኣመሓደርቲ፣ ጓሶትን ሓረስቶትን ከም እንግንዘቦ ገይሩ ከም ዝገለጾ እውን ኣመልከቱ። ጐይታናን መድሓኒናን ኢየሱስ ክርስቶስ በዚ ኣብነታት እዚ ኣቢሉ መንግስቲ ኣምላኽ ኣብ እተፈላለየ ኩነታት ክትርከብ ከም እትኽእል ገሊጹልና ኣሎ። ንዅሎም ሰቡትን ኣንስትን ንኣሽቱን ዓበይትን ንድኻታትን ሃብታማትን ከኣ ዓሚቝ ተሓድሶ ክገብሩ ጻውዒት ኣቕረበሎም ክብሉ ኣስተንተኑ። ርእሰ ሊቃነ ጳጳሳት ሊዮን ከም ዝገለጽዎ ሎሚ ቤተ ክርስቲያን ብተመሳሳሊ ፍልልያት እተንጸባርቕ እተፈላለየ መበቆልን ባህልን ሓላፍነትን ዘለዎም ሰባት ብሓባር ብምእካብ ኣብ ኢየሱስ ክርስቶስ ሓድነቶም ኣፍልጦ ክህቡ ጻውዒት ኣቕሪቦም። ንሱ ሕቡእ መዝገብ ክቡር ዕንቁን ነቶም ፋሕ ዝበሉ ዝእክብ መርበብን እዩ ክብሉ ድማ ኣመልከቱ። ጐይታናን መድሓኒናን ኢየሱስ ክርስቶስ ካብ መጀመርታ ኣትሒዙ ተራኺቦም ዘይፈልጡ ሰባት ኣብ ዙርያኡ ኣኪቡ ነበረ። እዚ ኸኣ ኣምላኽ ኣድልዎ ከም ዘይገብርን ፍቕሩ ድማ ብፍላይ ኣብቶም ንኣሽቱን ዕሽሽ እተባህሉን ከም ዘተኩር ኣርኣየ። ርእሰ ሊቃነ ጳጳሳት ልዮና በስተንትንኦም ወሲኾም ነቶም ኣባኡ እተረኽቡ ምእመናን ነቲ መንእሰይ ንጉሥ ሰሎሙን ዝደልዮ ዝነበረ ውህበት ክምነዩ ዓደምዎም። እዚ ኸኣ ነቲ ብሓቂ ጠቓሚ ዝኾነ ነገር ንምልላይ ጥበብ ኣምላኽ ምህላው እዩ። ባህሊ ሓሻሽነትን ኣህላኽነትን ሓድሽ ባህግታት ክፈጥርን ነባሪ ዕግበት ዘየምፅእን ንልቢ ሰብ ክጐድእን ዝኽእል መፍትሒታት ክቕርብ ከም ዝኽእል እውን ኣጠንቀቑ። ክርስቲያን ምእመናን ነቲ ሓቀይና መዝገብ ኣፍልጦ መሃብ ክምሃሩ ከም ዘለዎም እውን ኣመልከቱ። እዚ ኸዓ ንደቂ ሰባት ሓጐስ ከም ዝህልዎምን ንሓድሕዶም ዝሓሸ ርክብ ክምስርቱ ዝሕግዞምን ምስ ኣምላኽ ዘለዎም ርክብ ከም ምዃኑ ኣስተምሃሩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ኣብ ካስትል ጋንዶልፎ ኣብ ዘዕረግዎ ጸሎት መልኣክ እግዚኣብሔር ኣብ ዘካፈልዎ ቃል ሰላምታን ምሕፅንታን ኣብ ቅድስቲ መሬትን ማእከላይ ምብራቕን ዓመፅ ደው ክብል ጻውዒት ኣቕሪቦም ዲፕሎማስያዊ ዝርርብ ከምኡውን ጸሎት ምእንቲ ሰላም ክግበር እውን ተማሕጺኖም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሰንበት ኣብ ካስትል ገንዶልፎ ኣብ ዘቕረብዎ ቃል ምሕፅንታ ኣብ ቅድስቲ መሬትን ኣብ መላእ ማእከላይ ምብራቕን ብዛዕባ እቲ እናወሰኸ ዝኸይድ ዘሎ ዓመፃ ዓሚቕ ሻቕሎት ከም ዘለዎም ብምግላጽ ብህጹጽ ናብ ዲፕሎማስያዊ ዝርርብ ክምለሱ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን ኣብ ምሕፅንታኦም ነቲ ኣብ ቅድስቲ መሬት ዝካየድ ዘሎን እናወሰኸ ዝኸይድ ዘሎ ዓመፃ ብዓሚቕ ሻቕሎ ትከታተሎ ኣለኹ ብምባል ኣብ ዝቐረበ እዋን ኣብ ምዕራባዊ ገማግም ቃዛን ብዙሓት ሰላማውያን ሰባት ግዳያት ኮይኖም ወዲቖም ኣለዉ ክብሉ እተሰምዖም ሓዘን ገሊጾም። ኣብ ማዕርነት ክብሪ ወዲ ሰብን ማዕርነት መሰላት ነፍሲ ወከፍ ሰብኣዊ ኣካልን እተመስረተ ፍትሓዊ ዝኾነ ፖለቲካዊ መፍትሒ ንምርካብ ናብ ዝለዓለ ዲፕሎማስያዊ ዝርርብ ክምለሱ ከምኡ ውን ተወሳኺ ወተሃደራዊ ስጉምትታትን ብሓደ ወገን ጥራይ ዝግበር ውሳኔታትን ማለት ብፍላይ ከዓ ነቲ ኣብ ቅዱሳት ቦታታት ናይ ነፍሲ ወከፍ እምነት ዘሎ ኣኽብሮትን ሓቅን ዝጥሕስ ውሳኔታት ክሓድጉ ጻውዒት ኣቕሪቦም። ርእሰ ሊቃነ ጳጳሳት ልዮን ወሲኾም ብዛዕባ እቲ ኣብ መላእ ማእከላይ ምብራቕ ዘሎ ኩነታት ብዝምልከት ወተሃደራዊ ንጥፈታት እናገደደ ብምኻዱን እንደገና ዓመፅን ዕንወትን ብምምጻእ ንሕይወት ማእለያ ዘይብሎም ሰላማውያን ሰባት ኣብ ከቢድ ሓደጋ ኣእትዩ ከም ዘሎን ሕጽረት ዝስተ ማይን ኤሌክትሪክን ድማ ተጋዲዱሎ በሉ። ርእሰ ሊቃነ ጳጳሳት ልዮን ከም ዝገለጽዎ ኩሎም እቶም ኣብዚ ኩነታት ዝሳተፉ ዘለዉ ወገናት መጥቃዕትታቶም ደው ከብሉን ናይ ምይይጥን ዲፕሎማስን መንገድታት ብህጹጽ ክኸፍቱን እምሕጸነኩም ኣለኹ። በዚ ከምዚ ድማ እቲ ኣብ መላእ እቲ ዞባ ዘለዉ ሰባት ዝምነይዎ ዘለዉ ሰላም ብዘይ ብድንጓይ ክርከብ እዩ በሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣስዒቦም ኩሎም ምእመናን ምእንትቶም ብሰንኪ ኩናት ዝሳቀዩ ዘለዉ ኣብ መላእ ዓለም ዝርከቡ ህዝብታት ብቐጻሊ ክጽልዩ ተማሕጺኖም። ዕርቅን ሰላምን ቀልጢፉ ምእንቲ ክሰፍን ጐይታ ንልብቶም ሓላፍነት ዘለዎም ሰባት ይተንክፎን ንኣእምሮቶም ሓላፍነት ዘለዎም ሰባት የብርሃዮ በሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ኣብ ጸሎት መልኣክ እግዚኣብሔር ዘካፈልዎ ቃል ምሕጽንታ ንኣዋጅ ብጽእና ፓትርያርክ ኣቡነ ኤልያስ ሆየክ ብምንኣድ እዚ ሓድሽ ብፁእ ኣብ ሊባኖስ ሰላም ከምጽእን ኣብ መላእ ዓለም ንዘለዉ ምእመናን ማሮናውያን ኣብ እምነቶም ከደልድሎምን ጸልዮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ትማል ሰንበት ነቶም ሓድሽ ብጽናዎም እተኣወጀ ፓትርያርክ ኣቡነ ኤልያስ ሆየክ ኣመጒሶም ምስክርነቶምን ኣማላድነቶምን ኣብ ሊባኖስ ሰላም ከስፍን ኣብ መላእ ዓለም ንዘለዉ ማሮናዊ ስርዓት ንዝኽተሉ ምእመናን ኣብ እምነቶም ከደልድልን ጸልዮም። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ደድሕሪ ጸሎት መልኣከ እግዚኣብሔር ኣብ ካስትል ጋንደልፎ ኣብ ዘቕረብዎ ቃል ሰላምታን ምሕፅንታን ነቶም ካብ 1899 ዓመተ ምህረት ክሳብ 1931 ዓመተ ምህረት ፓትርያርክ ማሮናውያን ዘመንበረ ኣንጾኪያ ዝነበሩን መስራቲ ማሕበር ደናግል ማሮናውያን ዘቅድስቲ ስድራ ዝኾኑ ዝሓለፈ ቀዳም ብጽናኦም ብምእዋጁ ዘከርዎም። ርእሰ ሊቃነ ጳጳሳት ኣብ ዘስምዕዎ ቃል ብፁእ ኣቡነ ኤልያስ ንልዕሊ 30 ዓመት ንቤተ ክርስቲያን ማሮናውያን ብዓብዪ ተወፋይነትን ብጥንቃቕን ከም ዝመርሑ እውን ገሊጾም። ቅዱስ ኣቦና ስዒቦም ናይ ዘተን ተስፋን ሰብ ነበሩ ቢሎም ብምግላጽ ድማ ኣብ ቤተ ክርስቲያንን ማሕበራውን ፖለቲካውን ህይወት ብሩህ መወከሲ ስለ ዝኾኑ ኣቦ ናይቲ ዓባይ ሃገረ ሊባኖስ ተባሂሎም ተጸውዑ ክብሉ ኣመጐስዎም። ርእሰ ሊቃነ ጳጳሳት ሓሳባቶም ኣብ ምድምዳም ጸሎትን ኣማላድነትን እዞም ሓደስቲ ብፁዓን ወትሩ ምስቶም ኣብ መላእ ዓለም ዘለዉ ማሮናዊ ስርዓት ዝኽተሉ ምእመናን የሰንይዎም ንብምሉእ ህዝቢ ሊባኖስ ድማ ህያብ ሰላም ክረኽቡ ጸልዮም። مسوات قداسي أواج بسنا أم زحالة فقدام أبكتما ديماني ناي زمن حقاي منبر غزا باترياركي ماروناويان أبزرق كبلو تخايدة أباو دما بسو كاردينال مارشلو سميرارو هي انتناي تبزعبا قدات أواج قدسنا زحالي لعلواي بيت صحفت قدست منبر دما بحتاو الأخر سليك أنا باباسات ليون مبل عصر تربعات بموخان أبتو أقات عام ترخيبوم نتمسوات قداسي مرحوو باترياركي ماروناويان بسو كاردينال بچيرا بطروس راي أبتي مسوات قداسي أبزكافلو سبكت كالام لخدما نبسو هويك قدسنا او كابتي نبيتا خرستيانن نهزب ليبانوسن زغبرو أغل قلوت زيف اللغو سنتاو أغل قلوت منبارو أسفحوم قلسو نزوم حدش بسو ناي أملاخ سب باترياركي دخاتاتن چكوناتن كموون أبملكوتاو حاليوت ملوء توكلت زنبرو مراحي كبلو صوعوام بسو كاردينال راي أسعبهم نتي أبشحن تشعات تميتن عصر تشدشتن عامة مهرت أب أوان تميت نتون بعض أبو زت غزفو سابات نمقاب زقبرو سعرتات أبشحن تشعات تميتن عصر تشعاتن أب باري سابت تقبرو على سلام نمن النتن لو علاو النتن هاقر ليبانوس نمكل خال زقبرو قراص النت كموون نتمهرتن قبرسن ناين نحدا سي سرعة بيت خرستيان ماروناويانن زنبرو كنعات زكرو بسو باتريارك هويك نقوح قواسا تبابين يامرح لبي أبو مؤمنانن كدوسن زعامسلو بحريات كمزت عمرة لوموون نهاقر ليبانوس زمرحاو الرشا امنتن تسفان هاقر واحد النتن او ريسوم كمزلو قلسو
1: سليكان باباسات اليوم مبل عصر تربعته أب برازيل هالليلويا التسامية كاتوليكا فيستيفال منفسه ومزمور أبزا محلالفو نايمس معالية مال أختي مال أساعات نسنتهم نبحايل سبكة وانجيل كقيروا التبابي عام بزخم زدما كالوقات نيسوس كفلتون نعميق بحق تات سبات ملاش بمحاب ننفس وكفهم كاعة بزعبا جزاء رسم حقي خقلت اللوم ممتان كم زبرو زينا فاتيكان أفليتو فقرة زعابير زحشة عالم المهنات حيلس بكتوانجيل كخوون فقادلو انقبل قدس عبونا على تسران شدشتن حملة المارسيات برازيلي عويان بزم حلالفون نايمس معاريت مالاقتي تصاوعت بمقرب منفس قدوس نسنتكم ناب حيلس بكتوانجيل كقير زخيل نفس وكفكم ابهنت اتنايتا الزينة حرر النبلا كتما السلام هيو أمان كغبركم زغل وي كم تقدس أغسطينوس زبلو أب مأكل كتما سب زركب كتما أكزي أبي هير أب وشتكم زعبي فقري كغوهر فقدو أنكبلو بمقنيات أتي أب السمين عم مبراق برازيل تركب كتما فورتاليتسا كابعلة سرانكلتن كسابعلة سرانشريستان حملة زكايل فيستيفال حليلو أبزا محلالفون عمس معريت مال أختي تساوعت أقريبهم أزي بمؤمنان بحتهم محبر الشالوم كاتوليكهم محبر سب زدالو مخانو زينا فاتيكان يحبر رسالي كان باباساتي لن مبال عصر تربعته مسمونو سيات مخان كسعكن لي زادن نق مخانو أغليحهم فنانهم تلابعن أبي كلاتنا ازتحدثنا ايوان قلاونات كان عادكم زبرابرن عمل كيتهم زي نايت الأخوان قل منفس زي نزع علم زيعة نملوات متكاتا زي بلو مخانون أملاخ كابي كلهم كريستيان زيبيو تقبار اون مخانو أسميرهم لهم اون انتخونن نفس وكف سب بزعبا قزع رسم حق زقلت إياسوس اتي نعميق نفقوتهم زي ملس مخانو كفلتو زلوام بزحات سبات اللو سلازي بزي كريستوس زلو هيوات تسأقا زي بلو هيوات مخانو بتبعات أبسرو نسو اتمقدن حقن هيواتن ايو نهلا وينان نخلو نقرن ترقوم زهب نسو ايو ازيقا ايا اتا اتدرخنا امنات مستوم النفكرومن مستوم عزيوم زدليومن مكفال دما يقبا ايو كم زبالو زينا فاتيكان يمالاخت رسالي كان باباسات اللي المبل عصر تربعة بتوصاخي قزين نحالة فمسكادة أب إوان حيمونة طومت إخيخة بمان أسياد زرقة نيحي كحسسك جمر كمزق الأمينهم يوخو نمبر حالحالتا أمنت نخنا ددن بزعبات نصاعين ممسكارن تصلوت أقدا سمو خوانو أسميرهم حق اينا ركب مسقويتا تنعاتن برتاعين كوم أون سماوي أبونا فتيمو كم زي قد فنان تنو متأممان يحتت انتاي دعا بودو كرخبنا ايو زمت سلازين خرستوس اي تفرحون نسو لحانتي اي منزعن ايو خلو زهب ايو انكبلو بأتنعو تقليتهم እቲ ንርእሱን ጎይታ ሕድሪ ዝሓበ ሚእቲ ዕፅፊ ከም ዝቕበላ ዝተብሂሎም ኣብ ስፖርት ናይቶም ዝዕወቱ ሓጎስን ናይቶም ዝሰዓሩ ግን ሓዘን ንርኢ ምስ ክርስቶስ ኩሉ ግዜ ንዕወት ኢና ብምባል ርእሰ ሊቃነ ጳጳሳት ኣብ ዘመሓላለፍዎ ናይ ምስ ማዕርየት መልእኽቲ የስተብህሉ ርእሰ ሊቃነ ጳጳሳት ልዮን መበል 14 ብማርበባት ወንጌል ንምስባኽ ብምፍታን ዝፍለጥ ኣገዳሲ መንእሰይ ቅዱስ ካርሎ ኣኩቱስ ብምጥቃስ መደረቖምን ክዛዝሙ መንእሰያት ብኡ ክድረኹን በዚ ድማ ነዞም መሳርሕታት ብመጠንን ብስነ ስርዓትን ተጠቂሞም ማሕበራዊ መራኸብታትን ሰብ ሰርሖ ኣስተውዕሎን ብፅቡቕ ክጥቀምሉ ኣተባቢዖም ምኽንያቱ ሓላፊ ዝኾነ ተራ መልክዕን ምትላል ኣብ መወዳእታን ሓቀይና ክብርታት ነቲ ብሓቂ ኣገዳሲ ዝኾነ ዝትክእ ዘይክውንነታዊ ዓለም ክስሕቡና ይኽእሉ እዮም ከም ዝበሉ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሊቀ ጳጳሳት ክሪስቶፍ ዘኪያ ኤል ቃሲስ ኣብ ኒውዮርክ ዋና ቤት ፅሕፈት ሕብረት ሃገራት ሓድሽ ቆምቲ ኣሕዛብ ቅዱስቲ መንበር እንክብሉ ከም ዝሰመይዎም ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሊቀ ጳጳሳት ክሪስቶፍ ዘኪያ ኤል ቃሲስ ኣብ ኒውዮርክ ኣብ ዝርከብ ዋና ቤት ፅሕፈት ውድብ ሕብረት ሃገራት ሓድሽ ቆምቲ ኣሕዛብ ቅዱስቲ መንበር እንክብሉ ከምዝሰማይዎም ዝሓበረ ናይ ቅዱስቲ መንበር ዜናን ክፍል ማሕተምን መግለፂ ኣስዒቡ ተወላዲ ሊባኖስ ናይ ሮዘል ስዩም ሊቀ ጳጳሳት ክሪስቶፍ ዘኪያ ኤል ቃሲስ ክሳብ ሕጂ ኣብ ሕቡራት ኤሚራት ዓረብን የመንን ሃዋርያ ልኡኽ ቅዱስቲ መንበር ከምኡ እውን ኣብ ሓውሲ ደሴት ዓረብ ሃዋርያ ወኪል ቅዱስቲ መንበር ኮይኖም ከም ዘገልገሉን ኣብ 1994 ዓመተ ምሕረት ማዕረገ ክህነት ከም እተቐበሉን ኣብ 2000 ዓመተ ምሕረት ናብ ናይ ቅዱስቲ መንበር ናይ ስንምላዊ ክልኣዊ ርክባት ኣገልግሎት ተፀምቢሮም ኣብ ኢንዶኔዥያ ሱዳን ቱርኪ ከምኡ እውን ኣብ ቤት ፅሕፈት ዋና ፀሓፍ ቅዱስቲ መንበር ከም ዘገልገሉን በዚ ሓድሽ ቅዱስ ኣቦና ናይ ቅዱስቲ መንበር ቋሚ ተዓዛቢ ውድብ ሕቡራት ሃገራትን ክብሉ ዝሃቦ መዝነት ኣብ ዕዮ ሓፈሻዊ ኣኼባን ካልኦት ኣካላትን ውድብ ሕቡራት ሃገራት ዘሳትፎም ምዃኑ ናይ ቅዱስቲ መንበር ዜናን ክፍል ማሕተምን መግለፂ ኣፍሊጡ እዚ ዜና ቫቲካን እዩ ኣብቲ ኣብ ብራዚል ሓደ ካብቶም ኣገደስቲ ዝኾኑ ስነ ፅሑፋዊ መደባት ዝሳተፉ ዘለዉ ናይ ባህልን ትምህርትን ጉዳይ ዝከታተል ናይ ቅዱስቲ መንበር ላዕለዋይ ቤት ፅሕፈት ህየንተ ካርዲናል ደመንዶንሳ ኣብዚ ስቕታ ብል ብምፍላጥ ዝብል ካብ ግጥሚ ኦሪደስ ፎንቴላ ዝተወስደ ኣምር ቁም ሓሳብ ኣብ ዝገበረ መበል 24 ሕታም ብዛዕባ እምነትን መግራምን ትውፊትና ማእኪሎም መደረ ከም ዘስምዑ ዜና ቫቲካን ኣፍሊጡ ኣብ ብራዚል ኣህጉራዊ ስነ ፅሑፋዊ ፌስቲቫል ፓራቲ ዝሓለፈ 523 ሓምለ ንጎሆን ካርዲናል ሆሴ ተሎንቲኖ ደ ሜንዶንሳ ከምዘእንገደን ብፅኡነቶም ህየንተ ናይ ባህልን ትምህርትን ጉዳይ ዝሓሊ ናይ ቅዱስ መንበር ላዕለዋይ ቤት ፅሕፈት እምነትን ባህልን ኣብ ዘተ ብዛዕባ እቲ ኣብ ዕዮኦም ተመስረተ ቀንዲ ረቑሕታትን ከምኡ እውን ህዝቢ ብራዚል ነቲ ንፅል ስግንጢር ዘርእስቱ ናይ መጀመርታ እኩብ ስነ ፅሑፋቱ ሓንጎፋይ ቢሉ ከም እተቐበሉ ኣስተብሂሎም ሎሚ እውን ሰባት ከንብብዎ ከምዝተባብዑ ዜና ቫቲካን ኣፍሊጡ ኣብቲ ንኣስታት ሓደ ሰዓትን ፈረቓን ዝቐፀለ ኣኼባ ብርክት ዝበሉ ኣርእስታት ዝተለዓሉ ኮይኖም ከም ድረኺት ሓይሊ ግጥሚ ንካርዲናል ብለክ ኣግራሞት ማእከል ዓለም እዩ ምኽንያቱ ክንድናቐ ዓቕሚ ምስዝህልወና ብህወት ንህሉ ማለት ህወት ኣይተሓልፈናን እያ ህወት ኣብ ሕቶ ክትእትወና ብህወት ክንቆስል ንፍቀድ ስለዚ ግጥሚ መባዕታውነት እዩ ምግራም ንዚ ምስከውንነት ግዳማውን ውሻጣውን ዓሚቕ ዝምድና ዘእትወና ምድንፃው ከም ዘመንጩ ኣብሪሖም ንዚ ድማ እዩ ምስማዕን ምክትታልን ኣዝዩ ኣገዳሲ ዝኸውን ስለዚ ክንፅል እንተደሊና ኣዕንትና ከፊትና ንዝርዝራት ነገራት ፍጻሜታት ንዝሓለፉ ኩሉ ከነስተብህለሉ ይግባእ ምኽንያቱ ኣምላኽ ኩሉ ግዜ ስለ ዝሓልፍ ማለት ምስጢር ኩሉ ግዜ ስለ ዝበፅሓና መዓልታዊ ምስጢር ብስራት ይፍፀም ከም ዝበሉ ዜና ቫቲካን ኣፍሊጡ ግጥሚ ካብ መናኔ ጥራይ ዘይኮነስ ካብ ኣብ ቅድሚና ዘሎ ፅኑዕ ተኣማንነት ስለ ዝምንጩ ምስ ክውንነት ምፅናዕ የሓትት እንክብሉ ካርዲናል ደመንዶንሳ ወሲኾም ብምግላፅ ከም ንኣብነት ሂወት ንዓና ዘይትግደስ ስለ ዘይኮነት ኣብ ህላወና ምዘጋጥም ቁስሊ ንገጥም እዚ ግጥሚያ ዝያዳ ህያው ዝገብሮ ቁስሊ ሰብኣዊ ንምዃኑ ዘሎና ተስፋ እዩ ኢለ ኣኣምን እንክብሉ ከም ዘብርሁ ዜና ቫቲካን ይሕብር ካልእ ኣብቲ ዝተኻይደ መደብ ዝተዘረበሎም ኣርእስታት ድማ ባህሊ ቃል ትውፊት ኣብ ምትሕልላፍ ፍልጠት ዝምልከት ኮይኑ እቶም ፖርቹጋላዊ ካርዲናል ናይ ገዛእ ርእሶም ስድራኦም ኣብነት ብምጥቃስ ኣዝየ ዕድለይና እየ ኣዝየ ዕድለይና እየ ነይረ ዘይተማሃረት ግን ከዓ ፍፁም ናይ መጀመርታ ቤተ መፃሕፍተይ ዝነበረት ዓባየይ እያ ከምኡ ውን ኣብዛ መሬት ዝያዳ ዘይተለምደ ቤተ መፃሕፍቲ እንክብሉ ኣብሓጎታትን ኣዳሓጎታትን ኣረጋውያንን ኣረጋውትን ብምዝካር ናይ ቫቲካን ቤተ መፃሕፍቲ ሓላፊ ኮይኖም ዘገልገልሉ ዓመታት ብምዝካር ኣብቲ ክሞት እቲኣ ብዓብዪ ስምዒት ዓባየይ ግን ከዓ ዓባየይ ጥራይ ዘይኮነ እቲ ዝሓለፈ ወለዶ ብዓብዪ ጦብላሕታ እየ ዝዝክር ዝነበርኩ ኩሎም እቶም ዝተማሃሩ ግን ኣብ ምትሕልላፍ ስነ ፅሑፍ ሓላፍነት ዝስከሙ ናይ ኢድ ፅሑፍ ባህሊ ብሰንኪ እደ ጥበብ ኣብ ኣፍ ደገ ዓብዪ ሰውራ ከም ዘሎ ኣመልኪቶም ምስ እዚ ብዝምልከት ድማ ነቲ ግሮም ሰብኣውነት ዘርእስቱ ናይ ርእሰ ሊቃነ ጳጳሳት ኢልዮን መበል 14 ዓዋድ መልእኽቲ መጻኢ ዝመልኦ ፅሑፍ እንክብሉ ብምግላፅ ሰብ ብደ ጥበብ ብዝማዕበለ መጋበርያታት ክትካእ ዘይክእል ምዃኑ ጥራሕ ዘይኮነ ውኽበት ሕልና ዘለዎ እውን ምዃኑ ዘብርህ ሰብኣውነት ዝትንትን እዩ ከም ዝበሉ ዜና ቫቲካን ኣፍሊጡ ስቡኽ ኣንተ ዘርእስቱ ናይ ርእሰ ሊቃነ ጳጳሳት ፍራንቺስኮ ዓዋድ መልእኽቲ ጠቒሶም ሓደ ካብቲ ኣብ ዘመናዊ መዋዕል ካብ ዝግለፁ ዓበይቲ ሰውራዊ ሰነዳት ተባሂሉ ዝግለፅ ዓድ መልእኽቲ ምዃኑ ብምምልካት ስለዚ ንሕና ጎይቶት ተፈጥሮን ኣከባብን ዓለምን ኣይኮንናን የግዳስ ሓለውቲ ኢና ሓለውቲ ኢና ጓሶት ናይቲ ኣብ ከባቢና ዘሎ ክውንነት ኢና ግጥሚ ኣጠማምታና ንክንቅይር ንዓለም ንኸነስተውዕል ከምኡ ውን ኣብ ዓለም እተፈለየ ተልእኾ ሒዝና ከም ዘሎና ንክንርዳእ ዝሕግዘና እንተኮይኑ ንደቂ ሰብ ህሉውን ነቲ ብድሕሬና ዝመፅእ ዓብይ ኣበርክቶ ዝገብር ይመስለኒ እንክብሉ ዘስምዖ መደረ ከም ዝዛዘሙ ዜና ቫቲካን ኣፍሊጡ ስራሕተናታት መጥፋዕቲ ሓዊ ብክልቲአን ሃገራት ዝዝርጋሕ ዘሎ ባር ሓዊ ንመግታ ኣብ ዝቀለስሉ ዘለውሉ እዋን ኣብ ፈረንሳ 200,000 ሰባት ኣብ ስፓይና ድማ ኣስታት 70,000 ሰባት ከም እተመዛበሉን ምዕራብ ኤውሮጳ ኣብዚ ወቅቲ ሓጋይ ፍሉይ ልዑል ሙቐት ብምህላው ዘጋጠመ ባር ሓዊ ንመግታእ ኣፀጋሚ ይገብሮ ከም ዘሎ ይንገር ኣብ መላ ስፓይናን ፈረንሳን ኣስታት 270,000 ሰባት ኣባይቲ ፅሕፈት ምክልኻል ሓደጋን ኣድሕን ሂወትን በቲ ዘጋጥሙ ዘሎ ባርሓዊ ምክንያት ክግዕዙ ትእዛዝ ከም እተዋሃቦምን እዚ እውን ካብ መነባብሮኦም ከም ዘመዛበሎም ባርዕ ዱር ኣብ ዝተወሰኑ ከባብታት እተን ሃገር እናባእሰ ይኸይድ ኣሎ ኣብ ማዕራብ ኤውሮጳ ናይ ሓጋይ ሙቐት ብፍሉይ ልዑለ ብምዃኑ ሓዊ ብቐሊሉ ክዝርጋሕ ይገብር ምህላውን ክሕበር ወርሒ ሰነ 2026 ዓመተ ምሕረት ኣብ ማዕራባዊ ኤውሮጳ ካብ ናይ ዝሓለፈ ዓመታት ወርሒ ሰነ ክነፃፀር እንከሎ ኣዝዩ ብርቱዕ ሙቐት ዝተረኣየሉ ምዃኑ ኮፐርኒክስ እተሰሚየ ኣገልግሎት ተኸታታሊ ለውጢ ከባብያዊ ኣየር ኤውሮጳ ዝሃቦ መረዳእታ ይሕብር ኣብ ፈረንሳ ልዕሊ 98,000 ሄክታር ከም ዝባደመን እዚ ኩነታት ምስ ኣዝዩ ደረቕ ኩነታት ኣየርን ኣብ ሰፊሕ ከባብታት ፈረንሳን ስፓይናን ዝዘንብ ትሕቲ ማእከላይ ዝናምን ተደሚሩ እቲ ኣትክልቲ ኣዝዩ ደረቕን ንመቃፀሊ ዝቐነዐ ምዃኑን ንፋሳት እውን ነቲ ሓልሓልታ ንምስፋሕ ክሕግዝ ከም ዝኽእልን ብሪጣንያዊ ትካል ፈነወ ዝሓቦ ፀብጻብ የመላኽት ብተወሳኺ ዘይተለምደ ርጥብ ዝበለ ክረምቲ ኣትክልቲ ብሰፊሑን ብቕልጡፉን ክዓብዩ የኽእሎም ከም ዝነበረን እዚ ድማ ብዋዒ ሓጋይ ምስ ነቐፀ ነቲ ባርዕ ሓዊ ነዳዲ ኮይኑ ከም ዝርከብን እዚ ድማ ባርዕ ንኽዝርጋሕ ፍፁም ምቹእ ኩነታት ይኸውን ለውጢ ከባብያዊ ኣየር ኣብ መላእ ኤውሮፓ ንሓደጋ ማዕበል ሙቐት ሓጋይ እውን ክብዘብሎ ኮይኑ ከም ዘሎን እዚ ድማ ኣብ ምድሪ ዝቐልጠፈ ምውሳኺ ደረጃ ሙቐት ዝረኣየላ ኣህጉር ኮይናን ካብ 1990ታት ጀሚሩ ኣብ ነፍሲ ወከፍ 10 ዓመት ሙቐት ልዕሊ 4.5 ይውስኽ ኣሎ መራሒ መንግስቲ ፈረንሳ ሴባስቲያን ሎኮርኑ ነቲ ባርዕ ሓዊ ትራዩ ዘይፈለጥን ክብል ብምግላፅ ኣብ ኤክስ ማሕበራዊ መረብቲ ብዘሎ ናይ ግሊ ኣድራሻው ኣቢሉ ኣብ ዝዘርግሖ ፅሑፍ ባርዕ ጂሮንድ ኣዝዩ ሓያል ብምዃኑ ናይ ገዛእ ርእሱ ንፋሳት የመንጩ ከም ዘሎ እውን ብምምልካት ቀዳምነትና ንፁር እዩ ህወት ደቂ ሰባት ምሕላው ንሓደጋ ባርዕ ሓዊ ካብ ዝተቃልዐ ቦታ ተቐማጦ ንግዜኡ ክወፁ ትእዛዝ ምውፃእ ብዘይ ውዓሊ ሕደር ክኽበር ድማ ኣለዎ ከም ዝበለን ዕለት 26 ሓምለ ሰብ ብመዚ ኣብ ልዕሊ ባርዕ ጂሮንደ ሓልሓልታ ዝዓግት ነገራት ንምኽዓው ብፍሉይ ዝተመጣጠነ ዓባይ ናይ ፅዕነት ነፈርቲ ክጥቀሙ ይሸባሸቡ ምህላዎም ዜና ቫቲካን ምንጭታት ፈረንሳ ጠቂሱ ይሕብር እዚ ከምዚ ኢሉ እንከሎ ኣብ ጥቓ ርእሰ ከተማ ማድሪድ ባርዕ ሓዊ ይቕፅል ከም ዘሎን በዚ ሓደጋ ዚ ምኽንያት ኣብቲ ሃገር ብውሕዱ 6,000 ሰባት ከም እተመዛበሉ ክሕበር እንከሎ መራሒ መንግስቲ ስፓይና ፔድሮ ሳንቸዝ ዕለት 26 ሓምለን ጋዜጠናታት ኣብ ዝሃቦ መግለፂ እቲ ቀዳምነት ሂወት ምድሓንን ሰብ ዝነብረሉ ከባብታት ምሕላውን ምዃኑ ኣጉሊሑ ዝተሓላለኹ ሰዓታት ኣብ ቅድሜና ኣሎ እንክብል ከም ዘጠንቀቐ ዝሓበረ ዜና ቫቲካን ኣስዒቡ ብተወሳኺ ኣብ ስፓይና ኣብዚ ዓመት ኣስታት 130,000 ሄክታር ዱር ከም ዝተቃፀለን እዚ ድማ ኣብ ዝሓለፈ 10 ዓመታት ዓመታዊ ማእከላይ 100,000 ሄክታር ዱር ተቃፂሉ እዩ እንክብል ከም ዘረጋገፀ ኣመላኺቱ ባርዕ ሓዊ ንካልኦት ከባብታት ኤውሮፓ እውን ክትንክፍ ፀኒሑ እዩ ኢጣልያ ኣብ ሲቺልያ ልዕሊ 350 ባርዕ ሓዊ ዘጋጠማ ኮይና ከምኡ እውን ስኮትላንድ ህፁፅ ረድኤት ኣብ ሓደ ሃገራዊ ናይ ተክልቲ ስፍራ ንዝነዳደ ባርዕ ሓዊ ን10 መዓልትታት ኣብ ምጥፋእ ተፀሚዳ ከም ዝነበረት የመላኽት ክቡራትን ናይ ክቡራን ሰማዕትና ስለምክትታልኩም ነመስግን ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ يتبارك يسوس كريستوس لاوليتور يسوس كريستوس

0: ብራተን ንቁራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቅርብ ናይ ሎም ዕለት 28 ሓምለክ 2026 ዓመተ ምሕረት መደብ ፈነወና ካብ ቅልውላው ዝተሓስዩ ክፋላት ዓለም ዝመፁ ህፃናትን መንእሰያትን ዝሓቆፈ ዓለም ለኻዊ ጉጅለ መዘምራን ምስ ርእሰ ሊቃነ ጳጳሳት ለመንበር 14 ኣንድርያ ቦቸሊን ሓቢሮም ንሙዚቃ ከም ኣድማሳዊ ቋንቋ ሰላም ብምጥቃም ዕለት 29 ሓምለ ኣብ ካስተል ጋንደልፎ ጳጳሳዊ ህንፃብ ዝርከብ ቁሸት ስቦ ሃንተ ምእንቲ ሰላም ክፅልዩ ከም ዝኾኑን ርእሰ ሊቃነ ጳጳሳት መበል 14 ካብቲ ኣብ ካስተል ጋንደልፎ ዝርከብ ጳጳሳዊ ህንፃ ድሕሪ ዘሕለፎ ናይ 3 ሰሙነ ዕረፍቲ ናብ ሃገረ ቫቲካን ከም እተመልሱን ኣብ ነፍሲ ወከፍ 26 ሓምለ ኣብ ዓመታዊ ክብረ በዓል ወለዲ ቅዱስ ድንግል ማርያም ቅዱስ እያቄምን ሓናን ዓለም ኣቀፍ መዓልቲ ኣብ ሓጎታትን እናሓጎታትን ኣረጋውያንን ኣረጋውትን ዝዝከረሉ ዕለት ኮይኑ ብምክንያት ሻድሻይ ዓለም ኣቀፍ መዓልቲ ኣብ ሓጎታትን ኣዳሓጎታትን ኣብ ላዕለዋይ ቤት ፅሕፈት ጉዳያት ዓለማውያን መእመናን ኣባይቲ ስድራን ህወትን ዝሓሊ ናይ ቅድስቲ መንበር ላዕለዋይ ቤት ፅሕፈት ጉዳያት ሃዋርያዊ ጉስነትን ኣረጋውያንን ኣረጋውትን ሓላፊ ቪቶሪዮ ሸልሶ ንዜና ቫቲካን ዘካይዶ ቃለ መሕትት ዋና ፀሓፊ ሲኖዶስ ጳጳሳት ንጳጳሳትን ንጉጅለታት ሲኖዶስ ሰበካታትን ኣብ ቀዳማይ ፍርቂ ዓመት 227 ዓመተ ምሕረት ንዝካየድ ናይ ገምጋም ጉባኤታት ግብራዊ መምርሒ ከም ዝሃበ ኣብ ዝምልከቱ ቀንዲ ኣርክስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር ናይ ሎሚ መደብ ፈነወና ንሆ ሕጂ ጅምር ክሳብ ፍፃሚ መደብና ምፅናሓኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝ ግን ንዕድም ሰላምታና ይብፅሓኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን እዩ ካብ ቅልውላው ዝተሓሰዩ ክፋላት ዓለም ዝመፁ ህፃናት መንእሰያትን ዝሓቆፈ ዓለም ለኻዊ ጉጅለ መዘምራን ምስ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣንድርያ ቦቸሊን ሓቢሮም ንሙዚቃ ከም ኣድማሳዊ ቋንቋ ሰላም ብምጥቃም ዕለት 29 ሓምለ ኣብ ካስተል ጋንደልፎ ጳጳሳዊ ህንፃብ ዝርከብ ቁሸት ስቡህ ኣንተ ምእንቲ ሰላም ክፅልዩ እዮም ቁሸት ስቡህ ኣንተ ማእከል ላዕለዋይ ትምህርትን ማሕበር ኣንድርያ ቦቸሊን ዝድገፍ ናይ ጸሎት ህሞት ዝኸውን ዕለት 29 ሓምለ ብቅልውላው ካብ ዝተሓሰዩ 5 ከባቢታት ዓለም ዝመፁ 164 ህፃናትን መንእሰያትን ዝሓቆፈ ዓለም ለኻዊ ጉጅለ መዘምራን ምስ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ተኣኪቦም ሙዚቃ ኣድማሳዊ ቋንቋ ሰላም ምዃኑ ዘቃልሕ መደብ ክቐርብ እዩ እቲ ማህልየ ሰላም ዝብል መደብ ኣካል ናይቲ ፍራንቸስኮ ዝኣሲዚ ካብ ዝዓርፍ 800 ዓመት ዝኽሪ ፅምብል እዩ ኣብዚ መደብ እዚ ድማ ርእሰ ሊቃነ ጳጳሳት ናይ ኣስተንትኖን ጸሎትን ህሞት ክመርሑ እዮም ናይ ቅዱስ ፍራንቸስኮ ዝኣሲዚ ማህልየ ዘፍጥረት ኣስተንፍሶ ብምግባር ድማ ኣብ ዓለም ሰላም ክህሉ ናይ ምህለላ ጸሎት ክቐርብ እዩ ሓደ ካብቲ ኣገዳሲ ክፋል ናይቲ መደብ ድማ ሙዚቃ ኮይኑ ውሩይ ድምፃዊ ኣንድርያ ቦቸሊን ድምፅታት መዘምራን ማሕበር ኣንድርያ ቦቸሊ ነቲ ናይ ጸሎት መደብ ከሰንዩ እዮም ካብ ቅዱስቲ መሬት ኡጋንዳ ሃይቲን ኢጣልያን ዝመፁ 160 መንእስያት ዝተፈላለየ ድሕረ ባይታኦምን ዛንታቶምን መብዛሕትኡ ግዜ ብውግእ ድኽነት ወይ ብድሆታት ዝልለ ኩነታቶም ኣብ ሓደ ከምፅኡ እዮም ይኹን እምበር ድምፆም ሙዚቃን ስነ ጥበብን ከም ቋንቋታት ዘተን ተስፋን ዕርቅን ኣብ መላእ ዓለም ከም ዘሎ ዘረጋግፅ እዩ እቶም ቆልዑን መንእሰያትን በቲ ኣብ መዘምራን ብዘለዎም ተመክሮ ኣገዳስነት ሓድሕዳዊ ምርድዳእን ናይ ሓባር ዕላማን ርክብን ዳግማይ ክረኽቡ ይኽእሉ እዚ ምስ ርእሰ ሊቃነ ጳጳሳት ናይ ጸሎትን ሙዚቃን ግዜ መዛዘሚ ናይቲ ንመጀመርያ ግዜ ብመንፈስ ዓለምለኻዊ ቁሸት ብሙዚቃ መዘምራንን መምሃረንን ዘረኽብ ናይ 10 መዓልቲ ኣኼባ እዩ ዋና ሓላፊ ማእከል ላዕለዋይ ትምህርቲ ስቡህ ኣንተ ካርዲናል ፋቢዮ ባጆ ካብ ማእከል ላዕለዋይ ትምህርቲ ስቡህ ኣንተን ማሕበር ኣንድርያ ቦቸሊን ኣብ ዝሃቦ ሓባራዊ ጋዜጣዊ መግለፂ እቲ መሃልየ ሰላም ዝብል መደብ ቁሸት ስቡህ ኣንተ እምነት ናብ ጭቡት ምልክታት ትርክብ ትምህርትን ሕውነትን ዝትርጎመሉ ቦታ ከመይ ከም ዝስጉም ዘርኢ ምዃኑ ኣስተብሂሎም ኣብዛ በቲንዓበይ ዝኸይድ ብዘሎ ግጭታትን ምፍልላይን ዝተለለየት ዓለም ነቶም ዝተፈላለዩ ዝተፈላለዩ ጉጅለ መንእሰያት ምስ ርእሰ ሊቃነ ጳጳሳት ሊዮን ኣብ ሓደ ብናይ ቅዱስ ፍራንቸስኮ መዝሙር ዝተደፋፍአ ምትእኽኻብ ብምምጻእ ሰላም ብቐዳምነትን ልዕሊ ኩሉን ሰባት ክራኸቡን ክዘራረቡን ሓድሕዳዊ ሓልዮት ክገብሩን ብምምሓር ዝሓንፅ ምዃኑ ከመይ ከም ዝምስክር ካርዲናል ባጆ የጉልሑ ተልእኾ ቅሸት ስቡህ ዓንተ ባሕሊ ሰላም ክሳብ ብጫፍ ምድሪ ንምክፋል ዝዓለመ እዩ ኣብ ሕውነት ሓልዮት ምክብባርን ንፍጥረት ከምኡ እውን ክብሮ ነፍሲ ወከፍ ሰብ ኣብ ምኽባር ዝተመስረተ ባህሊ ኣንድርያ ቦቸሊ እውን ብወገኑ ኣብ ትዕሊ 27 ሓምሎብ ዝተዋሕበ ጋዜጦም መግለፂ መሃልየ ሰላም ካብቲ ብቐሊልን ኣድማሳውን መልእኽቲ ኣቢልካ ሙዚቃ ንምቕራብ ካብ ዝነበረ ድልት ዝነቐለ ምዃኑ ገሊጹ እዚ ማለት ድማ ብዘተ ብምርኻብ ንካልኦት ብምስማዕ ሰላም ዝፈጥር ምዃኑ ዘነፅር እዩ ካብ መላእ ዓለም ዝመፁ 164 ህፃናትን መንእሰያትን ብናይ ገዛእ ርእሶም ውልቃዊ ቃልስን ዛንታታትን ክራኸቡ ናይ ዝሓቀ ዘኣብነት እዩ ኣብ መወዳእታ እቲ ናይ ጸሎት ስነ ስርዓት ነፍሶ ከፍልኦ ሃገራዊ ጉጅለ መዘምራን ንርእሰ ሊቃነ ጳጳሳት ካብ ሃገሮም ዘምፅእዎ ብኢድ ዝተሰርሐ ህያብ ብምቕራብ ባህላዊ መንነቶም ከንፀባርቑን ምስጋናኦም ክገልፁ ምዃኖም ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ካብቲ ኣብ በካስተል ጋንሎልፎ ዝርከብ ጳጳሳዊ ህንፃ ድሕሪ ዝሕለፎ ናይ 3 ሰሙን ዕረፍቲ ናብ ሃገረ ቫቲካን ኣብ ምምላሶም ነቶም ኣብ ኣፈት ካስተል ጋንሎልፎ ጳጳሳዊ ህንፃ ንዝተኣከቡ ሰላምታ ብምቕራብ ነቶም ኣብኡ ዝተረኽቦ ሓያሎ ቆልዑ ድማ ከም ዝባረኹ ዜና ቫቲካን ኣፍሊጡ ርእሰ ሊቃነ ጳጳሳት ልዮን መበል 14 ዕለት 27 ሓምለ ምሸት ድሕሪ ሰዓት 20 ፈረቓን ድሕሪ ቀትሪ ካብቲ ካብ ዕለት 5 ሓምለ ንዕረፍቲ ካብ ዝፀንሕሉ ካስተል ጋንዶልፎ ካብ ዝርከብ ጳጳሳዊ ህንፃ ተሰናቢቶም ናብ ሃገረ ቫቲካን ሃዋርያም መንበሮም ከም እተመልሱን ቅዱስነቶም ዕለት 29 ሓምለ ናብ ካስተል ጋንዶልፎ ተመሊሶም ኣብ ማሕልየ ሰላም እተሰሜ ናይ ጸሎትን ሕውነትን ምትእኽኻብ ክሳተፉ እዮም እዚ ብማእከል ላዕለዋይ ትምህርቲ ስቡህ ኣንተን ማሕበር ኣንድርያ ቦቸሊን ዝድገፍ መደብ ኣካል ናይቲ መበል 800 ዓመት ዝኽሪ ዕረፍቲ ቅዱስ ፍራንቸስኮ ዝኣሲ ዝፅምብል እዩ ርእሰ ሊቃነ ጳጳሳት ልዮን ኣብ ካስተል ጋንዶልፎ ዝፀንሕሉ 23 መዓልትታት ኣብ ጸሎትን ንባብን ገለ ናይ ስፖርት ንጥፈታትን ግዜኦም ከም ዘወፈዩን ቅዱስነቶም ኣብ ርእሲ እቲ ምስ ምእመናን ዝተገብረ ናይ 4 ሰንበት ቆፀራታት ማለት ዕለት 5/12/1926 ሓምለ ፍርቂ መዓልቲ ኣስተንትኖ ጸሎት መልእኸ እግዚኣብሄር ለጊሶም ጸሎት መልእኸ እግዚኣብሄር ከም ዝመርሑን ኣብ ካልኦት ክልተ ህዝባዊ መደባት እውን ከም እተሳተፉ ዝሓበረ ዜና ቫቲካን ዕለት 11 ሓምለ ኣብቲ ኣብ ካስተል ጋንዶልፎ ጳጳሳዊ ህንፃ ኣብ ዘሎ ናይ ኣታክልቲ ስፍራ ምስ 35 ህፃናት ዝርከቦም ካብ ሰበኻ ሮማ ዝመፁ 200 ሰባት ኣብ ማሕበራዊ ተቓልዕነት ዘለዎ ኩነታት ዝነብሩ ሰባት ብሓባር ናይ ምሳሕ ማኣዲ ከም እተኻፈሉ ብምዝኽኻር ድሕሪ ሓደ ሰሙን ዕለት 18 ሓምለ ኣብ ቀፅሪ ሃዋርያዊ መንበር ሰበኻ ኣልባኖ ኣብ ዝተዳለወ ናይ መዝሙር ምርኢት እውን ከም ዝሓበሩን ኣብታ ናይ መወዳእታ ሰሙን ዕረፍቶም እውን ዕለት 20 ሓምለ ናብ ገዳም ቤኔዲክቶስ ሞንተካሲኖን ዕለት 22 ሓምለ ኣብ ሱቢያኮን ኣብ ዝርከብ ገዳማት ቅዱስ ቤኔዲክቶስን ቅድስቲ ስኮላስቲካን ቅድሚ ዘካይዶም ምብፃሕ ኣብ መካነ ንግደት ቅድስቲ ስላሴ ዘባለ ፒየትራ ዑደት ከም ዘካይዱ የመላኽት እዚ ዜና ቫቲካን እዩ ኣብ ነፍሶ ወከፍ ዕለት 26 ሓምለ ኣብ ዓመታዊ ክብረ በዓል ወለዲ ቅዱስ ድንግል ማርያም ቅዱስ እያቄምን ሓናን ዓለም ሓቆፍ መዓልቲ ኣባሓጎታትን ንሓጎታትን ኣረጋውያንን ኣረጋውትን ዝዝከረሉ ዕለት ኮይኑ ብምኽንያት ሻድሻይ ዓለም ሓቆፍ መዓልቲ ኣባሓጎታትን ኣዳሓጎታትን ኣረጋውያንን ኣረጋውትን ኣብ ላዕለዋይ ቤት ፅሕፈት ጉዳያት ዓለማውያን መእመናንን ኣባይቲ ስድራን ሂወትን ቅዱስ ተማንበር ክፍሊ ጉዳያት ሃዋርያዊ ግስነት ንኣረጋውያንን ኣረጋውትን ሓላፊ ቪቶሪዮ ሸልሶ ምዜና ቫቲካን ኣብ ዘካይዶ ቃለ ማሕትት ብዛዕባ ክቡር ዋጋ ኣረጋውያንን ኣረጋውትን የስተንትን ኣገልግሎታት ምውዳብ እኹል ኣይኮነን ዝምድናታት ክንሓንፅ ኣሎና በዚ መገዲ ዝጥራይ እዩ ብኣምላኽ ናይ ዘይምርሳዕ ርግፀናነት ብቁምስናታትን ኣባይቲ ስድራን ንኣረጋውያንን ኣረጋውትን ዘይምርሳዕ መዓልታዊ ተመክሮ ክኸውን ዝኽእል እንክብል ብዛዕባ እቲ ካብ ዝጅምሩ ሳድሻይ ዓመት ዘቆፅር ዘሎ መደብ ሃዋርያዊ ጉስነት ንኣረጋ ኣረጋውያንን ኣረጋውትን ዝተወፈ ዓለም ለኻዊ መዓልቲ ኣብ ዝሃቦ ቃለ መሕትት ኣጉሊሑ ሎሚ ዓመት ሰንበት ዕለት 26 ሓምለ ዓመታዊ ክብረ በዓል ቅዱሳን እያቄምን ሓናን ወለደ ቅድስቲ ድንግል ማርያም ብኻልእ ኣዘራርባ ኣብሓጎን ኣዳሓጎን ኢየሱስ በዓል እዩ እንክብል የስተብህል ዓለማዊ መዓልቲ ኣብሓጎታትን ኣዳሓጎታትን ኣረጋውያንን ኣረጋውትን ሎሚ ዓመት ኣብ ሻድሻይ ሕታሙ በፂሑ ኣሎ ንድሕሪት ተመሊስና ክንሪኦን ከለና ክሳብ ሕጂ ዝተገብረ ጉዕዞ እንታይ ገምጋም ክግበር ይከኣል ኣብዘን ዓመታት እዚኣተን ዓለምለኸ መዓልቲ በቦቕሮብ ኣብ ሂወት ቤተ ክርስትያን ስሩዕ ቆፅራ ኮይኑ ክቕፅል ከም ዝጀመረን ለበዳ ኮቪድ-19 ዘምፅኦ ተነፅሎ ምላሽ መሃብ ዝተወልደ መዓልቲ ኮይኑ ንኣስተንትኖ እርጋን ዝሰፍሐን ዝያዳ ውሁድን ማዕቅፍ ዝሃበ ኮይኑ ኣሎ እቲ ዕላማ ፍሉይ መዓልቲ ንምብዓል ጥራይ ኮይኑ ኣይፈልጥን እንታይ ደኣ ንኣረጋውያን ዝኸውን ሓቀና ጉስነታዊ ኣገልግሎት ንምምዕባል ኪኖ እቲ ኣብ ሓልዮትን ሓገዝን ዝተሓፅረ ርድኢት እርጋን ክሰግር ዝኽእል እዩ ኣረጋውያን ድሕሪ ሕጂ ከም ተቐበልቲ ኣገልግሎት ግብረ ሰናይ ጥራይ ዘይኮኑስ ከም ንጡፋት ኣካል ጉስነታዊ ሂወት ቤተ ክርስትያን እዮም ዝረአዩ ንሳቶም ርኡይ ክፋል ናይ ህዝቢ ኣምላኽ ኮይኖም ዝግብኦም ጉስነታዊ ኣቃልቦ ክረኽቦ ኣገዳሲ እዩ እቲ ናይ ነዊሕ ግዜ ብድሆ ንዝንቕሓት እዚ ናብ ተራ ጉስነት ምቕያር እዩ ኣብ ቅርፃዊ ጉዕዞ ዓቕለስያዊ ማሕበረሰባት ምትእትታዊ እዩ እቲ ርእሰ ሊቃነ ጳጳሳት ልዮን መበል 14 ናይቲ ለምዘበን ተዘኪሩ ዝውዓለ ሻድሻይ ዓለምለኻዊ መዓልቲ ኣረጋውያንን ኣረጋውትን ኣባሓጎታትን ኣዳሓጎታትን ቅውም ሓሳብ ፈፂመ ኣይክርስዓካን እየ ዝብል ቅርበት ኣምላኽን ተወፋይነት ሕብረተሰብ ምስ ኣረጋውያን ብፍላይ ድማ ነቶም ኣዝዮም በይኖም ዝኾኑ ዘጉልሕ እዩ እዚ መልእኽቲ እዚ እንታይ ጭቡጥ ኣረኣእያታት ይኸፍት ቃላት ነቢ ኢሳያስ ገለ ኣዝዩ ትርጉም ዘለዎ ኣረኣእያታት ይኸፍት ብቐዳምነት ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ጓሓፋይ ባህሊ ኢሎም ዝገለጽዎ ክንሰግሮ ይፅዋዓና ማሕበረሰባት ወፂኦም ብዕድመ ዝደፍኡ ሰባት ክደልዩ ይላቦ ዋጋ ሰባት ብበቕዓቶም ኣብ ዝዕቀነሉ እዋን እቶም ሓይሎም ወይ ዝኽሮም ዝሰኣኑ ሰባት ዝተረስዑ ኮይኑ ክስምዖም ዝድርኽ ሓደጋ ኣለዎ ልዮን መበል 14 ወሲኾም ንማንም ዘይርስዕ ፍቕሪ ኣምላኽ መልሲ ነቲ ሂወት ወዲ ሰብ ብዙሕ ዘጋጥሞ ዘይፍሉጥነት ገዛእ ርእሱ ናይ ምጥፋእ ክውንነት እዩ እቲ መልእኽቲ ተረኽቦ ቤተ ክርስቲ ነዚ መለኮታዊ ዘይምርሳዕ ርእዩን ዝጭበጥን ምግባር ምዃኑ የዘኻኽረና እዚ ድማ ብዓዋድ መልእኽቲ ግሩም ሰብኣውነት ክብሪ ኣረጋውያንን ኣረጋውትን ብቓላት መረጋጋፅ እኹል ኣይኮነን ክንረኽቦም ክንወፅእን ብምብፃሕን ወይ ብሕቕፊ ክንቀርብ ከም ዘሎና ይቃላሕ ብግብራዊ ኣዘራርባ ርእሰ ሊቃነ ጳጳሳት ልዮን ንኣረጋውያን ክንበፅሕ ይሓቱ ኣለዉ እዚ ዕድመ እዚ ኣብዚ እዋን ፍሉይ ክብደት ዝሓዘ ኮይኑ ብዋዒይ ሓጋይን መብዛሕትኡ ግዜ ካብ ካልእ እዋን ዝያዳ ፅዑቕ ዝኾነ ፅልዋን ዝልለ እዩ እዚ ዝያዳ ማሕበራዊ ስክፍታ ንክህሉ ዝፅውዐ እዩ ምስ ናይዚ ግን ከምዚ ዓይነት ቅርበት ዝተነፀለን ፍሉይን ምልክት ምዃኑ ዘቋርፅ ኣረጋውያን ብሓቂ ኣብ ማእከል ሂወት ቤተ ክርስትያን ዝቕመጡ ጥራይ ምዃኑ ተመክሮ ይምህረና ሽዑ ኩሉ ሰብ ብህላዊኦም ክሳብ ክንደይ ክቡር ምዃኑ ክግንዘብ እዩ እተመሓድሮ እርጋን እተመሓድሮ ፀዖር ዘይኮነስ ክትሕብሕቦ ዝግባእ ኣካህያብ እዩ ብተግባር እዚ እንታይ ይመስል ብተግባር እዚ ማለት እቲ ሕብረተሰብ ንፅምዋ ማለት ነቲ ሓቀይና ድኽነት እርጋን ናይ ምፍታሕ ሓላፍነት ክወስድ ኣለዎ ኣገልግሎት ምውዳብ እኹል ኣይኮነን ዝምድናታት ክንሃንፅ ኣሎና ከምቲ ብዙሕ ግዜ ኣብቲ ናይ ዓለማውያን ምእመናንን ስድራ ቤትን ሂወትን ዝሓሊ ላዕለዋይ ቤት ፅሕፈት ቅዱስቲ መንበር እንብሎ እቲ ብድሆ ካብ ሓገዝ ናብ ህላዊ ምስግጋር እዩ ኣረጋውያን ናይ ሓደ ሓባራዊ ንሕና ምዃኖም ክስምዖም ዝገብር ኣገባባት መነባብሮ ምፍጣር እዩ ብእግዚኣብሔር ዘይምርሳዕ ርግፀናነት ብቕምስናታትን ኣባይቲ ስድራን ዘይምርሳዕ መዓልታዊ ተመክሮ ክኸውን ኣለዎ ኣብዚ ዓመታት እዚ ሰበኻታትን ቁምስናታትን ብዙሕ ትርጉም ዘለዎ ተመክሮታት ኣኪብኩም ኣለኹም ብፍላይ ዕውታት ተበግሶታት ወይ ጽቡቕ ልምድታት ኣለዉ ድዮም ንቕሓት ንድሌታት ኣረጋውያን ናዕበይ ዝኸይድ ምህላው ዘንጸባረቕ ናይ ዓለማውያንን ምእመናንን ስድራ ቤትን ህወትን ዝሓሊ ናይ ቅድስቲ መንበር ላዕለዋይ ቤት ጽሕፈት ዝገብሮ ዘሎ ቀጻለ ምክትታል ከከም ስነ መልክዓ ምድራዊ ኩነታት ዝተፈላለየ ምላሽ ዝህብ ዘደንቕ ደረጃ ጉስነታዊ ፈጠራ ዘቃልዕ እዩ ኣብ ብዙሓት ሰበኻታት ላቲን ኣሜሪካ እቲ በዓል ምስ ውፍይነት ቅድስቲ ሃና ብቐረባ ዝተኣሳሰር እዩ ኣብ ቬነዙዌላ ብፍላይ ድማ ኣገልግሎት ጉስነት ኣረጋውያን ፈጺመ ኣይክርስዓኩምን እየ ዝብል መልእኽቲ ናብ ኩሎም በቲ ርእደ መሬት ዝተሃስዩ ኣረጋውያን ዝበጽሐ ኮይኑ ኣብ እስያን ኣፍሪቃን እውን ካብ ዓለም ሓቁፍ መዓንቲ ኣረጋውያንን ኣረጋውትን ጀሚሮም ንኣረጋውያን ናብ ሕመረት ዓቕለስያዊ ህይወት ዝመልሱ ብዙሓት ተበግሶታት የቕርባ ኣብ ኡጋንዳ ርእሰ ሰባኻ ካምፓላ ምናልባት እቲ ዝሰፍሐን ዝዓብየን ንጥፈታት ዘለዎ ክኸውን ይኽእል እዩ ኣብ ህንዲ ብወገኑ ኣብ ዝሓለፉ ዓመታት ዓለማዊ መዓልቲ ኣረጋውያንን ኣረጋውትን ንምልላይ ኣብ ማሕበራዊ መራኸቢታት ጎስጓሳት ዝፈጥሩ መንእሰያት እዮም ሓደ ካብቲ ኣብ ኩሉ ዝዝርጋሕ ዘሎ ኣትሪና ዝተባብዓናዮ ድማ ንበይኖም ዝነብሩ ኣረጋውያን ምብጻሕ እዩ ብዙሓት ሰበኻታት ብፉይ ናይ ወለንተይናታት መደባት ኣቢለን ስሩዕ ናይ ምሕዝነት ምብጻሕ ኣዳልየን እየን ኣብ ኤውሮጳ ኣብ መንጎ ወለዶታት ዝግበር ምሕዝነት ዝተባብዑ ውጥናት ጎሊሖም ይረኣዩ ንኣሽቱን ዓበይትን ንህሞታት ጸሎት ወይ መዘናግዒ ኣብ ሓደ ብምምጻእ ነቲ ኣብ መወዳእታ ንኽልቲኦም ክፍሊ ሕብረተሰብ ዘድክም ወለዶዓዊ ምፍልላይ ይሰግሩ ብዕድመ ዝደፍኡ ሰባት ናብ ማዕከል ሕብረተሰባዊ ህይወት ምስ ተመልሱ ምሉእ ሕብረተሰብ እዩ ረባሒ ዝኸውን ቅዱስ ኣቦና ቤተ ክርስቲያን ምስ ኣረጋውያን ምቅርራብ ኣብ ሓደ መዓልቲ ዝተሓፅረ ዘይኮነስ ተራ ቅዲ ዓቕለስያዊ ህይወት ክንገብሮ ይዕድሙ ሎሚ እዚ ንክኸውን ቀንዲ ብድሆታት እንታይ እዮም እዚ ንክኸውን ልዕሊ ኩሉ ድማ ናይ ኣተሓሳስባ ለውጢ የድሊ ኣብ ሕብረተሰብ ጥራይ ዘይኮነስ ኣብ መንጎ ኣረጋውያን በዕሎም እውን 20 ወይ 30 ዓመት ብዘይ ዕላማ ወይ ተልእኾም ምሕላፍ ወይ ካልኦት ክሕለፉ ምፍቃድ ቅቡል ኣይኮነን እርጋን ናይ ገዛ ርእሱ መንፈሳውነት ክረክብ ዘለዎ ወቕቲ ህይወት እዩ መወዳእታ እናተጸበኻ ክትመልኦ ወይ ከተመሓደሮ ዝግባእካ ባዶ ግዜ ኣይኮነን ከምኡ እውን ከምዘየለ ኣምሲልና ግዜ ሓሊፉ ከምዘይፈለጥ ጌርና ምንባር ክንቅፅል ኣይንኽእልን ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መልእኽቶም ብቐጥታ ንኣረጋውያን ኣብ ዘስምዖዎም መደረ ካብ ብድኻም ኣይትፍርሑ እዚ ድኽመት እዚ ተቐባልነት ምስ ዝረክብ ንጸሎት ልቢ ከም ዝኸፍትን ንባዕሉ ፀዋዕታ ከም ዝኸውንን ይገልጹ ናይ ዝጭቡጥ ምልክት ድማ ርእሰ ሊቃነ ጳጳሳት ብልክዕ ንኣረጋውያን ዝህብዎ ተልእኾ እዩ ማለት ኣብ ቀረባ እዋን ሰላም ናብ ዓለም ምእንቲ ክመጽእ ኣብ ጽኑዕ ጸሎቶም ምስኦም ክጽምበሩ ዘቕርቦ ጸዋዕታ ስለዚ እርጋን ጸዋዕታ እምበር መንፈሳዊ ጥሮታ ማለት ኣይኮነን ምስ ዓለም ሓቆፍ መዓልቲ ኣረጋውያንን ኣረጋውትን ኣባሓጎታትን ኣዲ ሓጎታትን ንምስናይ ጸጋታት ጉስነት ወግዓዊ ጸሎትን ካልእ ንዋያትን ተዳልዩ እዩ ንመን እዮም ተሓሲቦም ማሕበረሰባት ንዚ ኣጋጣሚ ብጭቡጥ መገዲ ከብዕልዎ ብኸመይ ክሕግዙ ይኽእሉ እቶም ዝተዳለዉ ምንጭታት እቲ ጓሳዊ ዕጥቂ ዝበሃል ኣብ መርበብ ሓበሬታ ናይ ዓለማውያን ምእመናንን ስድራ ቤትን ህይወትን ዝሓሊ ላዕለዋይ ቤት ጽሕፈት ቅዱስቲ መንበር ዝርከብ ንዕዮ ዓቕለስያዊ ማሕበረሰብ ንምድጋፍ ዝተዳለዉ ግብራዊ መሳርሕታት እዮም እቲ እማመ ኮነልካ ቀሊል እዩ ምስ ኣረጋውያን ቅዳሴ ምብዓል ብዝበለጸ ኣብ ቤተ ክርስቲያን ካቴድራል ከምኡ እውን ንበይኖም ዝነብሩ ኣረጋውያን ኣባላት እቲ ማሕበረሰብ ምብጻሕ እዚኦም ኣዝዮም ጭቡጣት መምርሕታት እዮም ምስ ናይ ሎም ዓመት ዓለም ሓቆፍ መዓልቲ ኣረጋውያንን ኣረጋውትን ኣባሓጎታትን ኣዳሓጎታትን መርሒ ቃል ብምስምማዕ ማሕበረሰባት ንማንም ከይርስዑ ስለዚ ድማ ነቶም ኣብ ካብ ዓራት ክትንስኡ ወይ ኣብ ንጥፈታት ቁምስናታት ክሳተፉ ዘይክእሉ ከይተረፈ ክበጽሑ ይሕተቱ ንኣኣቶም እውን ዓለማዊ መዓልቲ ጻውዒት ምሕዳስን ርእሰ ሊቃነ ጳጳሳት ልንመበል 14 ንሰላም ከማልዱ ዘቕረቦ ጻውዒት ብዕቱብ ክወስድዎን እዩ እንክብል ብምኽንያት ሻድሻይ ዓለም ሓቁፍ መዓልቲ ኣባሓጎታትን ኣዳሓጎታትን ኣረጋውያንን ኣረጋውትን ኣብ ላዕለዋይ ቤት ጽሕፈት ጉዳያት ዓለማውያን ምእመናንን ኣባይቲ ስድራን ህይወትን ቅዱስቲ መንበር ክፍሊ ጉዳያት ሓዋርያዊ ጉስነትን ኣረጋውያንን ኣረጋውትን ሓላፊ ቪቶሪዮ ሸልሶ ምስ ዜና ቫቲካን ዘካይዶ ዓለም ማህተት ይዛዝም ዋና ጸሐፊ ሲኖዶስ ጳጳሳት ንጳጳሳትን ንጉጅለታት ሲኖዶስ ሰባኻታትን ኣብ ቀዳማይ ፍርቅ ዓመት 2027 ዓመተ ምሕረት ንዝካየድ ናይ ገምጋም ጉባኤታት ግብራዊ መምርሒ ከም ዝሃበ ዜና ቫቲካን ኣፍሊጡ። ዋና ጸሓፊ ሲኖዶስ ጳጳሳት ንሰባኻታትን ኤጳርቅናታትን ሰባኻታት ምብራቃዊ ካቶሊካውያን ኣብያተ ክርስትያንን ናይ ጉባኤታትን ገምጋም ንኸዳልዋ ዝሕግዝ ሓድሽ ግብኣት ከም ዝሕቶማን እዚ ድማ ነቲ ከባብያዊ መድረኽ መስርሕ ኣተገባብራ ሲኖዶስ ዘዛዝ እዩ። እቲ ምዝካር ምስ ምድላው ናይቲ ከባቢ ናይ ቤተ ክርስትያን ገምጋም ኣኼባ ዘርእስቱ ሰነድ 27 ሓምለ ብተፈላለየ ቋንቋታት ወግዓዊ ከም ዝኾነን ዋና ጸሓፊ ሲኖዶስ ጳጳሳት ካርዲናል ማርያ ግራች ገምጋም ግብረኣዊ ልምምድ ዘይኮነስ ናይ ምስጋናን ሓቅን ተመክሮ እዩ ዝኽሪ ወይ ምዝካር ክበሃል እንከሎ ጎይታ ኣብ ጉዕዞ ማሕበረሰብና ናብ ብስለት ዘምፅኦ ኣፍልጦ መሃብን ናብ ተቐፂሩ ዘሎ ስጉምትታት ክንምራሕን ምፍቃድ ማለት እዩ ከም ዝበሉ ዜና ቫቲካን የመላኽት። እቲ ሰነድ ኣብ ቅዱሳት መጻሕፍቲ ምዝካር ማለት ንድሕሪት ምጥማት ጥራይ ከም ዘይኮነ ተነፂሩ ምህላው የመልክት። ህሉ ነገር ንምፍላጥን ንመጻኢ ንርእስኻ ንምኽፋትን ኣብ ታሪክ ተግባር እግዚኣብሔር ምፍላጥ ማለት እዩ። ስለዚ ናይ ከባቢ ኣብያተ ክርስትያን ነቲ ናይ ሲኖዶሳት ተገባብራ ደረጃ ብምውሳን ብቕንዕናን እንደገና ክምርምሮኦ ተዓዲመን ኣለዋ። ነቲ ዝበሰለ ፍረታትን ተወሳኺ ስጉምትታትን ክገልጽኦን ድማ ኣለወን። እቲ ምንጪ ብቐዳምነት ነቶም ናይ መስርሕ ሓላፍነት ዘለዎም ጳጳሳትን ኤጳርቅናታትን ከምኡውን ነቶም ነዚ መስርሕ እዚ ዘነቃቕሑ ጉጅለታት ሲኖዶስ እዩ ዝቐርብ። ሓደ ቅዲ ኣየገድድን የግዳስ ምስ ነፍሲ ወከፍ ከባቢ ክሰማማዕ ዝኽእል ሕቶታትን ማዕቀንታትን ግብራዊ ሓሳባትን የቐርብ። ብመሰረት እቲ ሰነድ እዚ ኣቀራርባ እዚ ነቲ ርእሰ ሊቃነ ጳጳሳት ልንምበል 14 ንሲኖዶስ ዝገለጽዎ ካብ ምርኻብ እተወልደ ብምስማዕ ዝዓቢ ብመመያ ከዓ ዝበስል ምዃኑ ዘንጸባረቐ እዩ። እቲ ምንጪ ኣብ ክልተ ብቐረባ ዝተኣሳሰሩ ክፋላት ይምቀል። እቲ ቀዳማይ ንነፍሲ ወከፍ ከባብያዊት ቤተ ክርስትያን ዝኽርን ምስክርነትን ብምእካብ ምልክታት ብምልላይን ብምስማዕን ከምኡውን ኣብ ናይ ሲኖዶስ ናይ መወዳእታ ሰነድ ዝተፈላለየ ሰለስተ ምልዋጥ ማለት ዝምድናታት ኣቕለስያዊ መስርሕን ምትእስሳርን ኣቢሉ መስርሕ ለውጢ ብምፍላጥ ናይ ዛንታታት ጸብጻብ ኣብ መንዳፍ ይመርሕ። እቲ ካልኣይ ክፋል ብዛዕባ ምድላውን ምብዓልን እቲ ብፅኡነቶም ብጸሎትን ጽሞናን ሓባራዊ ምስትንታንን ብመንፈስ ዘተን ዝፍለጥ ዓሚቕ መንፈሳዊ ተመክሮ ገይሩ ዝጽውዕዎ ናይ ገምጋም ኣኼባ እዩ። እቲ ኣኼባ ናይ መወዳእታ ዛንታ ጸብጻብን መልእኽትን ናብ ካልኦት ኣብያተ ክርስትያን ከቐርብ እዩ። እቲ መልእኽቲ በቲ ናይ ቀዳመይቲ ቤተ ክርስትያን መልእኽትታት ሓድነት ተመሪሓ ነቲ እታ ኣብቲ ከባቢ ዘላ ቤተ ክርስትያን እተመሃረቶን ክትወስዶ ዝሓሰበቶን ስጉምትታት ከምኡውን ንካልኦት ማሕበረሰባት ናይ ተስፋ መልእኽቲ ከተካፍል እያ። ብጳጳሳት ምስ ጸደቐ ክልቲኡ ጽሑፋት ናብ ሃገራዊ ወይ ዞባዊ ሲኖዳዊ ጉጅለ ክልኣኽን ክሳብ ብዕለት 3/2027 ዓመተ ምሕረት ምስ ዋና ጸሓፊ ሲኖዶስ ክካፈልን እዩ። ኣኼባታት ጳጳሳትን ምብራቃዊ ካቶሊካዊ ተዋጽኦታትን ኣብ ካልኣይ መፋርቅ 2027 ዓመተ ምሕረት ክካየድ እንከሎ ኣህጉራዊ ጉባኤታት ድማ ኣብ መጀመርታ 2028 ዓመተ ምሕረት ክካየድ እዩ። እቲ መስርሕ ኣብ ጥቅምቲ 2028 ዓመተ ምሕረት ኣብ ቫቲካን ብዝካየድ ኣቕለስያዊ ጉባኤ ክዛዘም እዩ።
1: ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ሓዋርያው ልኡኽ ቅድስቲ መንበር ብፁእ ሊቀ ጳጳሳት ሉዊጂ ሮቤርቶ ኮና ናብተን ኣብ ኣውራጃ ኣድሊብ ዝርከባ ሰለስተ ታሪኻውያን ክርስትያን ዓድታት ብምብጻሕ ነቶም ንዓመታት ዝጸንሐ ውግእን ካብ ቦታ ናብ ቦታ ምምዝባልን ብዝወረዶም ምንቅጥቃጥ ምድርን ዝተጐድኡ በጺሖም ኣተባብዕዎም። ሓዋርያው ልኡኽ ቅድስቲ መንበር ናብ ሃገረ ሶርያ ብፁእ ሊቀ ጳጳሳት ሉዊጂ ሮቤርቶ ኮና ካብ ዕለት 26 ክሳብ ዕለት 28 ሰነ ኣብ ሰሜናዊ ምዕራብ ሶርያ ኣብ ዝርከባ ክርስትያን ዓድታት ያኩምቢን ክናየን ጋሳንያን በጺሖም። زم هواري أولوخ كدست منبر نتوم نتن عامتات تسانحو وقئن كابوتان أبوتان من مزبالن كموون أبزقربا قيزي نتزقات أما أعناو من كتقات مدري زحلفو محبر سب الزقبابي أبزبس حلو صبوق أكباب لا تقبر اللوم بسولي كباب باسات كونا أبتزقايد ومبصح فرحن تسفان نبرت تخبابي سميعوم مئمنان أب أملاخ كوكلو دما أتبابيعوم بتن اب حرشاو كبابي تاتن كد خدو تاتن اوراجا ادليب زركا بعدتات اب قل اوان تاريخ اردي اسلاماو منغست تباهيلو اب زصواع زنبر عدتات منبر حدا خابتي اب سوريات انتاو زخونه كريستياناو محبرسب اياتن زمب صحزي كخون زخاله بهلاوتوم اب قربا عمتات اب زغات امصغمات امنتن معقابن تسفان ممعبالن نابياتا كريستيان ناي زخبابي نمغلغال زغطلو زلو فرانشسكاويان منكوساتيو زوم هواري اولوخ كدست منبر نتي بفرانشسكاويان زخسكوس زلو ناي محبرسب مسالت اتات انتلاي تمرتاون ناي كنكنت عنان تبقسوتات بصيحوم كابتون بتغچتن منقطقات مدرن هيوتون بخبيد تگودا تقماطو تخبابي زكافلو مسكرناتون سمعو كاب منغوتوم تمكروم زكافلو بسنكي عمصا ابايتومن منبابرو منزو سانو سبات يركبوم تاريخ امنتي زوم محبرسب زحلفو وزلو سقاين اب مريت اب حقوتاتوم سور نمسداد زغبرو وقراصنت اندما زنصبارقيو بصولي كباباسات كونا نمصاي زن عدتات نمرغغاز سلطانا ناي سراح عدلات اندغفن كم زدلي نزت تمحصنو منسيات زكافلوم شاقلوتون سميعم حدا كابت تميايت اولو حسابات دما توريزم نمتبباعن قطبات خبابين محداسن تاريخا وهنصاتات محداسن يو زنبره بصولي كباب باسات كونا عبر ستي زكايدو ومبصح مستقمات وتخبابي مس بزوحات سبا سلطان منقص التخبابي انتلاي مس مخطل منشتر وشتاو قدات عبد القادر تهان احمد حسينات عب حفشاوي بيت صحفت بولوتيكاو قدات مس ابال بارلاما مصطفى موسى دايريكتر اوراجا الشوغر عبد الرازق الوش كمون دايريكتر هوسبيتال الرحمة عبدار كوش زركب بتوسخون مس بزوحات سبا سلطان منغستي تراخيبهم تزاتيو
0: كبراتنا كبران سمعتنا سلامكتتالكم نمسجن مدبعتنا بجاكا بريديو بفيسبوكن بمربب حبريتا فاتيكان نيوز كفيرتر عبيلكم كتكتاتلكم التقلون كم اوننا ايميل ادراشانا مخانو نحبر ريتوخم اي فلينا نبل ناي لومي مادب فنوانا ابزي الزازم ابنيت محمد فنوك صابن الراقب بدحان السلام تنحو يتبارك يسوس كريستوس لوليتور يسوس كريستوس

ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ናቕርብ። ናይ ሎም 28 ሓምለቅ 2026 ዓመተ ምሕረት መደብ ፈነወና ካብ ቅልውላው ዝተሓስዩ ክፋላት ዓለም ዝመፁ ህፃናትን መንእሰያትን ዝሓቆፈ ዓለም ለኻዊ ጉጅለ መዘምራን ምስ ርእሰ ሊቃነ ጳጳሳት ሊን መበል 14 ኣንድርያ ቦቸሊን ሓቢሮም ንሙዚቃ ከም ኣድማሳዊ ቋንቋ ሰላም ብምጥቃም 29 ሓምለ ኣበ ከስተል ጋንደልፎ ጳጳሳዊ ህንፃብ ዝርከብ ቁሸት ስቦ ሃንተ ምእንቲ ሰላም ክፅልዩ ከም ዝኾኑን ርእሰ ሊቃነ ጳጳሳት ሊን መበል 14 ካብቲ ኣበ ካስተል ጋንደልፎ ዝርከብ ጳጳሳዊ ህንፃ ድሕሪ ዘሕለፎ ናይ 3 ሰሙነ ዕረፍቲ ናብ ሃገረ ቫቲካን ከም እተመልሱን ኣብ ነፍሲ ወከፍ 26 ሓምለ ኣብ ዓመታዊ ክብረ በዓል ወለዲ ቅዱስ ድንግል ማርያም ቅዱስ እያቄምን ሓናን ዓለም ኣቀፍ መዓልቲ ኣብ ሓጎታትን እናሓጎታትን ኣረጋውያንን ኣረጋውትን ዝዝከረሉ ዕለት ኮይኑ ብምክንያት ሻድሻይ ዓለም ኣቀፍ መዓልቲ ኣብ ሓጎታትን ኣዳሓጎታትን ኣብ ላዕለዋይ ቤት ፅሕፈት ጉዳያት ዓለማውያን ምእመናን ኣባይቲ ስድራን ህወትን ዝሓሊ ናይ ቅድስቲ መንበር ላዕለዋይ ቤት ፅሕፈት ጉዳያት ሃዋርያዊ ጉስነት ንኣረጋውያንን ኣረጋውትን ሓላፊ ቪቶሪዮ ሸልሶ ንዜና ቫቲካን ዘካይዶ ቃለ መሕትት ዋና ፀሓፊ ሲኖዶስ ጳጳሳት ንጳጳሳትን ንጉጅለታት ሲኖዶስ ሰበካታትን ኣብ ቀዳማይ ፍርቂ ዓመት 2027 ዓ.ም ንዝካየድ ናይ ገምጋም ጉባኤታት ግብራዊ መምርሒ ከም ዝሃበ ኣብ ዝምልከቱ ቀንዲ ኣርቅስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና ናሁ ሕጂ ጅምር ክሳብ ፍጻሜ መደብና ንፅናሓኩም ምሰናኻ ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝ ግን ንዕድም ሰላምታና ይብፅሓኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሉ ዘለኹም ዜና ቫቲካን እዩ። ካብ ቅልውላው ዝተሓስዩ ክፋላት ዓለም ዝመፁ ህፃናት መንእሰያትን ዝሓቆፈ ዓለም ለኻዊ ጉጅለ መዘምራን ምስ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ኣንድርያ ቦቸሊን ሓቢሮም ንሙዚቃ ከም ኣድማሳዊ ቋንቋ ሰላም ብምጥቃም 29 ሓምለ ኣብ ካስተል ጋንደልፎ ጳጳሳዊ ህንፃብ ዝርከብ ቁሸት ስቡህ ኣንተ ምእንቲ ሰላም ክፅልዩ እዮም። ቁሸት ስቡህ ኣንተ ማእከል ላዕለዋይ ትምህርትን ማሕበር ኣንድርያ ቦቸሊን ዝድገፍ ናይ ጸሎት ሞት ዝኸውን 29 ሓምለ ብቅልውላው ካብ ዝተሃሰዩ 5 ከባቢታት ዓለም ዝመፁ 164 ህፃናትን መንእሰያትን ዝሓቆፈ ዓለም ለኻዊ ጉጅለ መዘምራን ምስ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ተኣኪቦም ሙዚቃ ኣድማሳዊ ቋንቋ ሰላም ምዃኑ ዘቃልሕ መደብ ክቐርብ እዩ። እቲ መሃልየ ሰላም ዝብል መደብ ኣካል ናይቲ ፍራንቸስኮ ዘኣሲዚ ካብ ዝዓርፍ 800 ዓመት ዝኽሪ ፅምብል እዩ። ኣብዚ መደብ እዚ ድማ ርእሰ ሊቃነ ጳጳሳት ናይ ኣስተንትኖን ጸሎትን ህሞት ክመርሑ እዮም። ናይ ቅዱስ ፍራንቸስኮ ዘኣሲዚ መሃልየ ዘፍጥረት ኣስተንፍሶ ብምግባር ድማ ኣብ ዓለም ሰላም ክህሉ ናይ ምህለላ ጸሎት ክቐርብ እዩ። ሓደ ካብቲ ኣገዳሲ ክፋል ናይቲ መደብ ድማ ሙዚቃ ኮይኑ ውሩይ ድምፃዊ ኣንድርያ ቦቸሊን ድምፅታት መዘምራን ማሕበር ኣንድርያ ቦቸሊ ነቲ ናይ ጸሎት መደብ ከሰንዩ እዮም። ካብ ቅዱስቲ መሬት ኡጋንዳ ሃይቲን ኢጣልያን ዝመፁ 160 መንእሰያት ዝተፈላለየ ድሕረ ባይታኦምን ዛንታቶምን መብዛሕትኡ ግዜ ብውግእ ድኽነት ወይ ብድሆታት ዝልለ ኩነታቶም ኣብ ሓደ ከምፅኡ እዮም። ይኹን እምበር ድምፆም ሙዚቃን ስነ ጥበብን ከም ቋንቋታት ዘተን ተስፋን ዕርቅን ኣብ መላእ ዓለም ከም ዘሎ ዘረጋግፅ እዩ። እቶም ቆልዑን መንእሰያትን በቲ ኣብ መዘምራን ብዘለዎም ተመክሮ ኣገዳስነት ሓድሕዳዊ ምርድዳእን ናይ ሓባር ዕላማን ርክብን ዳግማይ ክረኽቡ ይኽእሉ። እዚ ምስ ርእሰ ሊቃነ ጳጳሳት ናይ ጸሎትን ሙዚቃን ግዜ መዛዘሚ ናይቲ ንመጀመርያ ግዜ ብመንፈስ ዓለምለኻዊ ቁሸት ብሙዚቃ መዘምራንን መምሃራንን ዘረኽብ ናይ 10 መዓልቲ ኣኼባ እዩ። ዋና ሓላፊ ማእከል ላዕለዋይ ትምህርቲ ስቡህ ኣንተ ካርዲናል ፋቢዮ ባጆ ካብ ማእከል ላዕለዋይ ትምህርቲ ስቡህ ኣንተን ማሕበር ኣንድርያ ቦቸሊን ኣብ ዝሃቦ ሓበራዊ ጋዜጣዊ መግለፂ እቲ መሃልየ ሰላም ዝብል መደብ ቁሸት ስቡህ ኣንተ
أمنتنا بجبوت ملكتات تركب تمهرتن حونتن زي ترقوما اللوبوطا كمي كم زي سوقم زي رأموخانو أستبخيلهم أبزع بتن عبي زخيت بزولو قجتات مفل اللعين زدلاليات عالم نتوم زي تفل علي وجل منسيات مصر سليكان باباسات ليون أبحادة بناي كدوس فرانشيسكو مزمور زدفعافة متأخخة بممتصاء سلام بقدامنتن علو كلون سبات كراغبون كزرارابون حرحداو حاليوتي كغابرون بمم حارز حنت سموخانو كمي كمز مسكر كاردينال باجو يغلوحو تلوخو قشات سبوه عانت بحل السلام كسابيج عاف مدري نمك فالز علما ايو ابحونات حاليوت مكب وارن نفطرات كما اون كبرو نفسو كفسب اب مقبر استمسرة بحلي اندريا بوچل اون بوغنو ابتعلي تسران شو حتن حاملة بستوح بغيزتو مغلاتي محالية السلام كابتي بيق الليلن ادماساون مال اختي ابلكا موزيكا نمقراب كابزنا برادلت زنق على مخانو غاليسو ازمالات دمع بزاتة بمرنقاب نقال اوت بمسمع سلام زي فتر مخانو زنات سر ايو كاب مال عالم زمتو ميتن سوسان اربعة نسعانات من ساعتن بناك زعر سمو الكاويك عالسن زن تاتاتن كراخبو نايز حق زي ابنات ايو اب مود داتا اتنايت سالوت سن سرعات نفسو كفلو اوخ حقراو قجل مزمران نرسالي كان باباسات كاب حقرم زمتو بيدستا سرحة هي بمقرب بحلاو من النتم كان تبارقون مسقانا ام كغلس مخانم زينا فاتيكان افليتو رسالي كان باباسات اليوم بل عصر تربعته كابتي اب كاستل غانلور فوز زركب باباسا هونسا دحل زحلفون هاي سلسة السامون عرفتي نابا حقر فاتيكان اب مملاسم نتم اب افت كاستل غانلور فو باباسا هونسا نزد عقبو السلام طب مقرب نتوما أبو سرخبو حيالو قولو عدما كم زبارخو زينا فاتيكان أفليتو رسالي كان باباسات الليون من بالعصر تربحته الاتسران شوعة حاملة مشات لحرسات اسران فرقان لحرق عطري كابتي كاب الات حموش تحاملة عرفت خابتسون حلو كاستل غاندولفو كاب زركب باباساو هنسات صنابيتم ناب حقر فاتيكان حواريا ممبرم كم التمالسون كدوسناتم الاتسران شوعة حاملة ناب كاستل غاندولفو تماليسم أب محلي السلام التصميم عايز صلاتن حونة المتخابة كساتفو ايام ازي بمعكل العلوية تمرت سبوه عنتن محبر عندري عبوشلين زرقاف مرب اكال نايتي مبال شمون تميت احمد زخري عرفت قدس فرانشسكو زا اسيزيز امبل ايو رسالي كان باباسات ليون ابي كاستر غاندر فوز انحلو اسران سالستن محلطات ابصلاتن نبابن قال ناي سبورت نتفتاتن بزي ام كم زوافايون كدس النطم ابرسي اتي مسمع منع نزلت قبرنا هاي أربعة سنبات قصراتات مالت قلت حموش تعصر تقلت تعصر تتشاعة تنشران شدش تنحملة فرق معالتي أستنتنو صلوط ملعاك أقزي عبير لقيسهم صلوط ملعاك أقزي عبير كمز مرحون أبي كالعوت قلت تهزبع مدبات وين كم التساتف وزحبر زينا فاتيكان قلت عصرت حدا حملة أبتي أبي كاستل غاندولفو باباساو هنسا أبي زولون هاي أتاقلت الصفرة مسالسان حموشتن هزقانا تزركبوهم كاب السبق عارو مازماتو كلت تميت السبات أبي محبر عوتق على عنات زلوو كنت تزنبرو السبات بحبر ناي مسح معدكم التقافلو بمزق قار دحري حادثو من علت عسد شمون تحاملة أبي كاتري حواريو ممبر السبق ألبانو أبستدالو ناي مزمور مرئيد اون كم زحابرون أبتناي مودة أتاسمون عرفتم اون علت سرا حملة نابي قدام بنديكتوس مونتاكاسينون الاتسران قلتن حملة اب سوبياكون اب زركب بقدامات قدوس بنديكتوس قدوس تيسكولاستيكان قد مزاكايدو مبزاح اب مكانن قدت قدوس تسلاسي زبالة بيترا عدت كمزاكايدو يوم ملاخت ازي زينا فاتيكان ايو اب نفس وقف الات اسران شدستان حملة اب عمتو كبرو بحال ولدي كدوس دنقل مريم كدوس اياك امن حنان على محاقف معال تب حقوطاتن ان حقوطاتن ارقاو يانن ارقاو تنزكر العلات كوينو بمغنات شاد الشاي على محاقف معال تب حقوطاتن ادي حقوطاتن ارقاو يانن ارقاو تن اب العلوى بيت صفت قدات على ماويان مؤمنانن ابايت الصدران هيواتن كدوس تمامبر كفل قدات حوريو قصنتن ارقاو يانن ارقاو تن
ኮሚሽን ሓላፊ ቪቶሪዮ ሸልሶ ብዜና ቫቲካን ኣብ ዘካይዶ ቃለ ማሕትት ብዛዕባ ክቡር ዋጋ ኣረጋውያንን ኣረጋውትን የስተንትን ኣገልግሎታት ምውዳብ እኹል ኣይኮነን ዝምድናታት ክንሓንፅ ኣሎና በዚ መገዲ ዝጥራይ እዩ ብኣምላኽ ናይ ዘይምርሳዕ ርግፀናነት ብቁምስናታትን ኣባይቲ ስድራን ንኣረጋውያንን ኣረጋውትን ዘይምርሳዕ መዓልታዊ ተመክሮ ክኸውን ዝኽእል እንክብል ብዛዕባ እቲ ካብ ዝጅምሩ ሳርሻይ ዓመት ዝቆፅር ዘሎ መደብ ሃዋርያዊ ጉስነትን ኣረጋውያንን ኣረጋውትን ዝተወፈየ ዓለም ለኻዊ መዓልቲ ኣብ ዝሃቦ ቃለ ምሕትት ኣጉሊሑ ሎሚ ዓመት ሰንበት ዕለት 26 ሓምለ ዓመታዊ ክብረ በዓል ቅዱሳን እያቄምን ሓናን ወለደ ቅድስቲ ድንግል ማርያም ብካልእ ኣዘራርባ ኣብሓጎን ኣዳሓጎን ኢየሱስ በዓል እዩ እንክብል የስተብህል ዓለማዊ መዓልቲ ኣብሓጎታትን ኣዳሓጎታትን ኣረጋውያንን ኣረጋውትን ሎሚ ዓመት ኣብ ሻርሻይ ሕታሙ በፂሑ ኣሎ ንድሕሪት ተመሊስና ክንሪኦን ከለና ክሳብ ሕጂ ዝተገብረ ጉዕዞ እንታይ ገምጋም ክግበር ይከኣል ኣብዘን ዓመታት እዚኣተን ዓለምለኸ መዓልቲ በቦቕሮብ ኣብ ሂወት ቤተ ክርስትያን ስሩዕ ቆፅራ ኮይኑ ክቕፅል ከም ዝጀመረን ለበዳ ኮቪድ-19 ዘምፅኦ ተነፅሎ ምላሽ መሃብ ዝተወልደ መዓልቲ ኮይኑ ንኣስተንትኖ እርጋን ዝሰፍሐን ዝያዳ ውሁድን ማዕቅፍ ዝሃበ ኮይኑ ኣሎ እቲ ዕላማ ፍሉይ መዓልቲ ንምብዓል ጥራይ ኮይኑ ኣይፈልጥን እንታይ ደኣ ንኣረጋውያን ዝኸውን ሓቀና ጉስነታዊ ኣገልግሎት ንምምዕባል ኪኖ እቲ ኣብ ሓልዮትን ሓገዝን ዝተሓፅረ ርድኢት እርጋን ክሰግር ዝኽእል እዩ ኣረጋውያን ድሕሪ ሕጂ ከም ተቐበልቲ ኣገልግሎት ግብረ ሰናይ ጥራይ ዘይኮኑስ ከም ንጡፋት ኣካል ጉስነታዊ ሂወት ቤተ ክርስትያን እዮም ዝረአዩ ንሳቶም ርኡይ ክፋል ናይ ህዝቢ ኣምላኽ ኮይኖም ዝግብኦም ጉስነታዊ ኣቃልቦ ክረኽቦ ኣገዳሲ እዩ እቲ ናይ ነዊሕ ግዜ ብድሆ ንዝንቕሓት እዚ ናብ ተራ ጉስነት ምቕያር እዩ ኣብ ቅርፃዊ ጉዕዞ ኣቕለስያዊ ማሕበረሰባት ምትእትታዊ እዩ እቲ ርእሰ ሊቃነ ጳጳሳት ልዕሊ መበል 14 ናይቲ ለምዘበን ተዘኪሩ ዝውዕለ ሻርሻይ ዓለምለኻዊ መዓልቲ ኣረጋውያንን ኣረጋውትን ኣባሓጎታትን ኣዳሓጎታትን ቅውም ሓሳብ ፈፂመ ኣይክርስዓካን እየ ዝብል ቅርበት ኣምላኽን ተወፋይነት ሕብረተሰብ ምስ ኣረጋውያን ብፍላይ ድማ ነቶም ኣዝዮም በይኖም ዝኾኑ ዘጉልሕ እዩ እዚ መልእኽቲ እዚ እንታይ ጭቡጥ ኣረኣእያታት ይኸፍት ቃላት ነቢ ኢሳያስ ገለ ኣዝዩ ትርጉም ዘለዎ ኣረኣእያታት ይኸፍት ብቐዳምነት ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ጓሓፋይ ባህሊ ኢሎም ዝገለፅዎ ክንሰግሮ ይፅዋዓና ማሕበረሰባት ወፂኦም ብዕድመ ዝደፍኡ ሰባት ክደልዩ ይላቦ ዋጋ ሰባት ብበቕዓቶም ኣብ ዝዕቀነሉ እዋን እቶም ሓይሎም ወይ ዝኽሮም ዝሰኣኑ ሰባት ዝተረስዑ ኮይኑ ክስምዖም ዝድርኽ ሓደጋ ኣለዎ ልዮን መበል 14 ወሲኾም ንማንም ዘይርስዕ ፍቕሪ ኣምላኽ መልሲ ነቲ ሂወት ወዲ ሰብ ብዙሕ ዘጋጥሞ ዘይፍሉጥነት ገዛእ ርእሱ ናይ ምጥፋእ ክውንነት እዩ እቲ መልእኽቲ ተልእኾ ቤተ ክርስቲ ንዚ መለኮታዊ ዘይምርሳዕ ርእዩን ዝጭበጥን ምግባር ምዃኑ የዘኻኽረና እዚ ድማ ብዓዋድ መልእኽቲ ግሩም ሰብኣውነት ክብሪ ኣረጋውያንን ኣረጋውትን ብቓላት መረጋጋፅ እኹል ኣይኮነን ክንረኽቦም ክንወፅእን ብምብፃሕን ወይ ብሕቕፊ ክንቀርብ ከም ዘሎና ይቃላሕ ብግብራዊ ኣዘራርባ ርእሰ ሊቃነ ጳጳሳት ልዮን ንኣረጋውያን ክንበፅሕ ይሓቱ ኣለዉ እዚ ዕድመ እዚ ኣብዚ እዋን ፍሉይ ክብደት ዝሓዘ ኮይኑ ብዋዒይ ሓጋይን መብዛሕትኡ ግዜ ካብ ካልእ እዋን ዝያዳ ፅዑቕ ዝኾነ ፅልዋን ዝልለ እዩ እዚ ዝያዳ ማሕበራዊ ስክፍታ ንክህሉ ዝፅውዐ እዩ ምስ ናይዚ ግን ከምዚ ዓይነት ቅርበት ዝተነፀለን ፍሉይን ምልክት ምዃኑ ዘቋርፅ ኣረጋውያን ብሓቂ ኣብ ማእከል ሂወት ቤተ ክርስትያን ዝቕመጡ ጥራይ ምዃኑ ተመክሮ ይምህረና ሽዑ ኩሉ ሰብ ብህላዊኦም ክሳብ ክንደይ ክቡር ምዃኑ ክግንዘብ እዩ እተመሓድሮ እርጋን እተመሓድሮ ፀር ዘይኮነስ ክትሕብሕቦ ዝግባእ ኣካህያብ እዩ ብተግባር እዚ እንታይ ይመስል ብተግባር እዚ ማለት እቲ ሕብረተሰብ ንፅምዋ ማለት ነቲ ሓቀይና ድኽነት እርጋን ናይ ምፍታሕ ሓላፍነት ክወስድ ኣለዎ ኣገልግሎት ምውዳብ እኹል ኣይኮነን ዝምድናታት ክንሓንፅ ኣሎና ከምቲ ብዙሕ ግዜ ኣብቲ ናይ ዓለማውያን ምእመናንን ስድራ ቤትን ሂወትን ዝሓሊ ላዕለዋይ ቤት ፅሕፈት ቅዱስቲ መንበር እንብሎ እቲ ብድሆ ካብ ሓገዝ ናብ ህላዊ ምስግጋር እዩ ኣረጋውያን ናይ ሓደ ሓባራዊ
ሰላማዊ ንሕና ምዃኖም ክስምዖም ዝገብር ኣገባባት መነባብሮ ምፍጣር እዩ ብእግዚኣብሔር ዘይምርሳዕ ርግ ፀናነት ብቕምስናታትን ኣባይቲ ስድራን ዘይምርሳዕ መዓልታዊ ተመክሮ ክኸውን ኣለዎ ኣብዚ ዓመታት እዚ ሰበኻታትን ቁምስናታትን ብዙሕ ትርጉም ዘሎ ተመክሮታት ኣኪብኩም ኣለኹም ብፍላይ ዕዉታት ተበግሶታት ወይ ፅቡቕ ልምድታት ኣለዉ ድዮም ንቕሓት ንድሌታት ኣረጋውያን ንዓበይ ዝኸይድ ምህላው ዘንፀባረቕ ናይ ዓለማውያንን ምእመናንን ስድራ ቤትን ህወትን ዝሓሊ ናይ ቅድስቲ መንበር ላዕለዋይ ቤት ፅሕፈት ዝገብሮ ዘሎ ቀጻለ ምክትታል ከከም ስነ መልክዓ ምድራዊ ኩነታት ዝተፈላለየ ምላሽ ዝህብ ዘደንቕ ደረጃ ጉስነታዊ ፈጠራ ዘቃልዕ እዩ ኣብ ብዙሓት ሰበኻታት ላቲን ኣሜሪካ እቲ በዓል ምስ ውፍይነት ቅድስቲ ሃና ብቐረባ ዝተኣሳሰር እዩ ኣብ ቬነዙዌላ ብፍላይ ድማ ኣገልግሎት ጉስነት ኣረጋውያን ፈጺመ ኣይክርስዓኩምን እየ ዝብል መልእኽቲ ናብ ኩሎም በቲ ርእደ መሬት ዝተሃስዩ ኣረጋውያን ዝበፅሐ ኮይኑ ኣብ እስያን ኣፍሪቃን እውን ካብ ዓለም ሓቆፍ መዓልቲ ኣረጋውያንን ኣረጋውትን ጀሚሮም ንኣረጋውያን ናብ ሕመረት ዓቅለስያዊ ህይወት ዝመልሱ ብዙሓት ተበግሶታት የቕርባ ኣብ ኡጋንዳ ርእሰ ሰባኻ ካምፓላ ምናልባት እቲ ዝሰፍሐን ዝዓብየን ንጥፈታት ዘለዎ ክኸውን ይኽእል እዩ ኣብ ህንዲ ብወገኑ ኣብዝሓለፉ ዓመታት ዓለማዊ መዓልቲ ኣረጋውያንን ኣረጋውትን ንምልላይ ኣብ ማሕበራዊ መራኸቢታት ጎስጓሳት ዝፈጥሩ መንእሰያት እዮም ሓደ ካብቲ ኣብ ኩሉ ዝዝርጋሕ ዘሎ ኣትሪና ዝተባብዓናዮ ድማ ንበይኖም ዝነብሩ ኣረጋውያን ምብፃሕ እዩ ብዙሓት ሰበኻታት ብውፉይ ናይ ወለንተይናታት መደባት ኣቢለን ስሩዕ ናይ ምሕዝነት ምብፃሕ ኣዳልየን እየን ኣብ ኤውሮጳ ኣብ መንጎ ወለዶታት ዝግበር ምሕዝነት ዝተባብዑ ውጥናት ጎሊሖም ይረኣዩ ንኣሽቱን ዓበይትን ንህሞታት ጸሎት ወይ መዘናግዒ ኣብ ሓደ ብምምጻእ ነቲ ኣብ መወዳእታ ንኽልቲኦም ክፍሊ ሕብረተሰብ ዘድክም ወለዶዓዊ ምፍልላይ ይሰግሩ ብዕድመ ዝደፍኡ ሰባት ናብ ማእከል ሕብረተሰባዊ ህይወት ምስ ተመልሱ ምሉእ ሕብረተሰብ እዩ ረባሒ ዝኸውን ቅዱስ ኣቦና ቤተ ክርስቲያን ምስ ኣረጋውያን ምቅርራብ ኣብ ሓደ መዓልቲ ዝተ

ግዜ ኣይኮነን ከምኡውን ከምዘ የለ ኣምሲልና ግዜ ሓሊፉ ከምዘይፈለጥ ጌርና ምምባል ክንቅፅል ኣይንኽእልን ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ መልእኽቶም ብቐጥታን ኣረጋውያን ኣብ ዘስምዖዎም መደረ ካብ ብድኻም ኣይትፍርሑ እዚ ድኽመት እዚ ተቐባልነት ምስ ዝረክብ ንጸሎት ልቢ ከም ዝኸፍትን ንባዕሉ ፀዋዕታ ከም ዝኸውንን ይገልጹ ናይ ዝጭቡጥ ምልክት ድማ ርእሰ ሊቃነ ጳጳሳት ብልክዕ ንኣረጋውያን ዝህብዎ ተልእኾ እዩ ማለት ኣብ ቀረባ እዋን ሰላም ናብ ዓለም ምእንቲ ክመጽእ ኣብ ጽኑዕ ጸሎቶም ምስኦም ክጽምበሩ ዘቕርቦ ጸዋዕታ ስለዚ እርጋን ጸዋዕታ እምበር መንፈሳዊ ጥሎታ ማለት ኣይኮነን ምስ ዓለም ሓቆፍ መዓልቲ ኣረጋውያንን ኣረጋውትን ኣባሓጎታትን ኣዲ ሓጎታትን ንምስናይ ጸጋታት ጉስነት ወግዓዊ ጸሎትን ካልእ ንዋያትን ተዳልዩ እዩ ንመን እዮም ተሓሲቦም ማሕበረሰባት ነዚ ኣጋጣሚ ብጭቡጥ መገዲ ከብዕልዎ ብኸመይ ክሕግዙ ይኽእሉ እቶም ዝተዳለዉ ምንጭታት እቲ ጓሳዊ ዕጥቂ ዝበሃል ኣብ መርበቢ ሓበሬታ ናይ ዓለማውያን ምእመናንን ስድራ ቤትን ህይወትን ዝሓሊ ልዕለዋይ ቤት ፅሕፈት ቅዱስቲ መንበር ዝርከብ ንዕዮ ኣቕለስያዊ ማሕበረሰብ ንምድጋፍ ዝተዳለዉ ግብራዊ መሳርሕታት እዮም እቲ እማመ ኮነልካ ቀሊል እዩ ምስ ኣረጋውያን ቅዳሴ ምብዓል ብዝበለፀ ኣብ ቤተ ክርስቲያን ካቴድራል ከምኡውን ንበይኖም ዝነብሩ ኣረጋውያን ኣባላት እቲ ማሕበረሰብ ምብፃሕ እዚኦም ኣዝዮም ጭቡጣት መምርሕታት እዮም ምስ ናይ ሎም ዓመት ዓለም ሓቆፍ መዓልቲ ኣረጋውያንን ኣረጋውትን ኣባሓጎታትን ኣዳሓጎታትን መርሒ ቃል ብምስምማዕ ማሕበረሰባት ንማንም ከይርስዑ ስለዚ ድማ ነቶም ኣብ ካብ ብዓራት ክትንስኡ ወይ ኣብ ንጥፈታት ቁምስናታት ክሳተፉ ዘይክእሉ ከይተረፈ ክበፅሑ ይሕተቱ ንኣኣቶም እውን ዓለማዊ መዓልቲ ፀውዒት ምሕዳስን ርእሰ ሊቃነ ጳጳሳት ልንመበል 14 ንሰላም ከማሉዱ ዘቕረቦ ፀውዒት ብዕቱብ ክወስድዎን እዩ እንክብል ብምኽንያት ሻድሻይ ዓለም ሓቆፍ መዓልቲ ኣባሓጎታትን ኣዳሓጎታትን ኣረጋውያንን ኣረጋውትን ኣብ ላዕለዋይ ቤት ፅሕፈት ጉዳያት ዓለማውያን ምእመናንን ኣባይቲ ስድራን ህወትን ቅዱስቲ መንበር ክፍሊ ጉዳያት ሓዋርያዊ ጉስነትን ኣረጋውያንን ኣረጋውትን ሓላፊ ቪቶሪዮ ሸልሶ ምስ ዜና ቫቲካን ዘካይዶ ቃለ መሕትት ይዛዝም ዋና ፀሓፍት ሲኖዶስ ጳጳሳት ንጳጳሳትን ንጉጅለታት ሲኖዶስ ሰበኻታትን ኣብ ቀዳማይ ፍርቂ ዓመት 227 ዓመተ ምሕረት ንዝካየድ ናይ ጋምጋም ጉባኤታት ግብራዊ መምርሒ ከም ዝሃበ ዜና ቫቲካን ኣፍሊጡ ዋና ፀሓፍት ሲኖዶስ ጳጳሳት ንሰበኻታትን ኤጳርቅናታትን ሰበኻታት ምብራቃዊ ካቶሊካውያን ኣብያተ ክርስቲያንን ናይ ጉባኤታትን ገምጋም ንኸዳልዋ ዝሕግዝ ሓድሽ ግብኣት ከም ዝሕቶማን እዚ ድማ ነቲ ከባብያዊ መድረኽ መስርሕ ኣተገባብራ ሲኖዶስ ዘዛዝም እዩ እቲ ምዝካር ምስ ምድላው ናይቲ ከባቢ ናይ ቤተ ክርስቲያን ገምጋም ኣኼባ ዘርእስቱ ሰነድ 27 ሓምለ ብተፈላለየ ቋንቋታት ወግዓዊ ከም ዝኾነን ዋና ፀሓፊ ሲኖዶስ ጳጳሳት ካርዲናል ማርዮ ግራች ገምጋም ግብረኣዊ ልምምድ ዘይኮነስ ናይ ምስጋናን ሓቅን ተመክሮ እዩ ዝኽሪ ወይ ምዝካር ክበሃል እንከሎ ጎይታ ኣብ ጉዕዞ ማሕበረሰብና ናብ ብስለት ዘምፅኦ ኣፍልጦ መሃብን ናብ ተቐፂሉ ዘሎ ስጉምትታት ክንምራሕን ምፍቃድ ማለት እዩ ከም ዝበሉ ዜና ቫቲካን የመላኽት እቲ ሰነድ ኣብ ቅዱሳት መፅሕፍቲ ምዝካር ማለት ንድሕሪት ምጥማት ጥራይ ከም ዘይኮነ ተነፂሩ ምህላው የመልክት ህሉ ነገር ንምፍላጥን ንመጻኢ ንርእስኻ ንምኽፋትን ኣብ ታሪክ ተግባር እግዚኣብሄር ምፍላጥ ማለት እዩ ስለዚ ናይ ከባቢ ኣብያተ ክርስቲያን ነቲ ናይ ሲኖዶስ ኣተገባብራ ደረጃ ብምውሳን ብቕንዕናን እንደገና ክምርምሮኦ ተዓዲመን ኣለዋ ነቲ ዝበሰለ ፍረታትን ተወሳኺ ስጉምትታትን ክገልጽኦን ድማ ኣለወን እቲ ምንጪ ብቐዳምነት ነቶም ናይ መስርሕ ሓላፍነት ዘለዎም ጳጳሳትን ኤጳርቅናታትን ከምኡውን ነቶም ነዚ መስርሕ እዚ ዘነቃቕሑ ጉጅለታት ሲኖዶስ እዩ ዝቐርብ ሓደ ቅዲ ኣየገድድን የግዳስ ምስ ነፍሲ ወከፍ ከባቢ ክሰማማዕ ዝኽእል ሕቶታትን ማዕቀንታትን ግብራዊ ሓሳባትን የቐርብ ብመሰረት እቲ ሰነድ እዚ ኣቀራርባ እዚ
እዚ ነትር ሰሊቃን ጳጳሳት ለልመበል 14 ንሲኖዶስ ዝገለጽዎ ካብ ምርኻብ እተወልደ በመስማዕ ዝዓቢ ብመመያ ከዓ ዝበስል ምዃን ዘንጸባረቐ እዩ እቲ ምንጪ ኣብ ክልተ ብቐረባ ዝተኣሳሰሩ ክፋላት ይምቀል እቲ ቀዳማይ ንነፍስ ወከፍ ከባብያዊት ቤተ ክርስቲያን ዝኽርን ምስክርነትን ብምእካብ ምልክታት ብምልላይን ብምስማዕን ከምኡውን ኣብ ናይ ሲኖዶስ ናይ መወዳታ

0: ሰነድ ዝተፈላለየ ሰለስተ ምልዋጥ ማለት ዝምድናታት ኣቕለሲያዊ መስርሕን ምትእስሳርን ኣቢሉ መስርሕ ለውጢ ብምፍላጥ ናይ ዛንታታት ጸብጻብ ኣብ ምንዳፍ ይመርሕ። እቲ ካልኣይ ክፋል ብዛዕባ ምድላውን ምብዓልን እቲ ብፅኡነቶም ብጸሎትን ጽሙናን ሓበራዊ ምስትንታንን ብመንፈስ ዘተን ዝፍለጥ ዓሚቕ መንፈሳዊ ተመክሮ ገይሩ ዝጽውዕዎ ናይ ገምጋም ኣኼባ እዩ። እቲ ኣኼባ ናይ መወዳእታ ዛንታ ጸብጻብን መልእኽትን ናብ ካልኦት ኣብያተ ክርስትያን ክቐርብ እዩ። እቲ መልእኽቲ በቲ ናይ ቀዳመይቲ ቤተ ክርስትያን መልእኽትታት ሓድነት ተመሪሓ ነቲ እታ ኣብቲ ከባቢ ዘላ ቤተ ክርስትያን እተመሃረቶን ክትወስዶ ዝሓሰበቶን ስጉምትታት ከምኡውን ንካልኦት ማሕበረሰባት ናይ ተስፋ መልእኽቲ ከተካፍል እያ። ብጳጳሳት ምስ ጸደቐ ክልቲኡ ጽሑፋት ናብ ሃገራዊ ወይ ዞባዊ ሲኖዳዊ ጉጅለ ክለ ኣኽን ክሳብ ዕለት 30 ሰነ 2027 ዓመተ ምሕረት ምስ ዋና ጸሓፊ ሲኖዶስ ክካፈልን እዩ። ኣኼባታት ጳጳሳትን ምብራቃዊ ካቶሊካዊ ተዋጽኦታትን ኣብ ካልኣይ መፋርቅ 2027 ዓመተ ምሕረት ክካየድን ከሎ ኣህጉራዊ ጉባኤታት ድማ ኣብ መጀመርታ 2028 ዓመተ ምሕረት ክካየድ እዩ። እቶም መስርሕ ኣብ ጥቅምቲ 2028 ዓመተ ምሕረት ኣብ ቫቲካን ብዝካየድ ኣቕለስያዊ ጉባኤ ክዛዘም እዩ።
1: ክቡራትን ክቡራንን ሰማዕትና፣ እዚ ዜና ቫቲካን እዩ። ሓዋርያው ልኡኽ ቅድስቲ መንበር ብፁእ ሊቀ ጳጳሳት ሉዊጂ ሮቤርቶ ኮና ናብተን ኣብ ኣውራጃ ኣድሊብ ዝርከባ ሰለስተ ታሪኻውያን ክርስትያን ዓድታት ብምብጻሕ ነቶም ንዓመታት ዝጸንሐ ውግእን ካብ ቦታ ናብ ቦታ ምምዝባልን ብዝወረዶም ምንቅጥቃጥ ምድርን ዝተጐድኡ በጺሖም ኣተባብዕዎም። ሓዋርያው ልኡኽ ቅድስቲ መንበር ናብ ሃገረ ሶርያ ብፁእ ሊቀ ጳጳሳት ሉዊጂ ሮቤርቶ ኮና ካብ ዕለት 26 ክሳብ ዕለት 28 ሰነ ኣብ ሰሜናዊ ምዕራብ ሶርያ ኣብ ዝርከባ ክርስትያን ዓድታት ያኩምቢን ክናየን ጋሳንያን በጺሖም። እዞም ሃዋርያው ልኡኽ ቅድስቲ መንበር ነቶም ነቲ ንዓመታት ዝጸንሐ ውግእን ካብ ቦታ ናብ ቦታ ምምዝባልን ከምኡውን ኣብ ዝቐረባ ግዜ ነቲ ዘጋጠመ ኣዕናዊ ምንቅጥቃጥ ምድሪ ዘሕለፉ ማሕበረሰብ እዚ ከባቢ ኣብ ዝበጽሕሉ ጽቡቕ ኣቀባብላ ተገብረሎም። ብፁእ ሊቀ ጳጳሳት ኮና ኣብቲ ዘካየድዎ ምብጻሕ ፍርሕን ተስፋን ነበርቲ እቲ ከባቢ ሰሚዖም፣ ምእመናን ኣብ ኣምላኽ ክውከሉ ድማ ኣተባቢዖም። እተን ኣብ ሕርሻዊ ከባቢታትን ኩዱ ኽዶታትን ኣውራጃ ኣድሊብ ዝርከባ ዓድታት ኣብ ገለ እዋን ታሪኽ ዕርዲ እስላማዊ መንግስቲ ተባሂሉ ኣብ ዝጽዋዕ ዝነበረ ዓድታት መንበሪ ሓደ ካብቲ ኣብ ሶርያ ጥንታዊ ዝኾነ ክርስትያናዊ ማሕበረሰብ እያተን። እዚ ምብጻሕ እዚ ክኸውን ዝኸኣለ ብህላወቶም ኣብ ቀረባ ዓመታት ኣብ ዘጋጠመ ጸገማት እምነት ንምዕቃብን ተስፋ ንምምዕባልን ንኣብያተ ክርስትያን ናይዚ ኸባቢ ንምግልጋል ዝቕጽሉ ዘለዉ ፍራንቸስካውያን መነኮሳት እዩ። እዞም ሃዋርያው ልኡኽ ቅድስቲ መንበር ነቲ ብፍራንቸስካውያን ዝኽስኮስ ዘሎ ናይ ማሕበረሰብ መሳለጣታት እንተላይ ትምህርታውን ናይ ክንክን ጥዕናን ተበግሶታት በጺሖም። ካብቶም በቲ ግጭትን ምንቅጥቃጥ ምድርን ህይወቶም ብኸቢድ እተጐድአ ተቐማጦቲ ኸባቢ ዘካፈልዎ ምስክርነት እውን ሰምዑ። ካብ መንጎቶም ተመክሮኦም ዘካፈሉ ብሰንኪ ዓመፃ ኣባይቶምን መነባብሮኦምን ዝሰኣኑ ሰባት ይርከብዎም። ታሪኾም ነቲ እዞም ማሕበረሰብ ዘሕልፍዎ ዘለዉ ስቓይን ኣብ መሬት ኣብሓጐታቶም ሱር ንምስዳድ ዝገብርዎ ቈራጽነትን ድማ ዘንጸባርቕ እዩ። ብፁእ ሊቀ ጳጳሳት ኮና ንመጻኢ ዘን ዓድታት ንምርግጋጽ ስልጠናን ናይ ስራሕ ዕድላትን ደገፍን ከም ዘድሊ ንዝተማሕጸኑ መንሰያት ዘካፈልዎም ሻቕሎት እውን ሰሚዖም። ሓደ ካብቲ ተመያየጥሉ ሓሳባት ድማ ቱሪዝም ንምትብባዕን ቁጠባት ኸባቢ ንምሕዳስን ታሪኻዊ ህንጻታት ምሕዳስን እዩ ዝነበረ። ብፁእ ሊቀ ጳጳሳት ኮና ኣብ ርእስቲ ዘካየድዎ ምብጻሕ ምስ ተቐማጦቲ ኸባቢ ምስ ብዙሓት ሰበ ስልጣን መንግስቲቲ ኸባቢ እንተላይ ምስ ምኽትል ሚኒስተር ውሽጣዊ ጉዳያት ዓብደልቃድር ታሃን ኣሕመድ ሓሲናት ኣብ ሓፈሻዊ ቤት ጽሕፈት ፖለቲካዊ ጉዳያት ምስ ኣባል ፓርላማ ሙስጠፋ ሙሳ ዳይሬክተር ኣውራጃ ኣልሹጉር ዓብደልራዝቅ ኣሉሽ ከምኡውን ዳይሬክተር ሆስፒታል ኣራሕማ ኣብ ዳርኩሽ ዝርከብ ብተወሳኺ እውን ምስ ብዙሓት ሰበ ስልጣን መንግስቲ ተራኺቦም ተዛተዩ።
0: ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። መደባትና ብጀካፕ ሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍል ኤርትራ ኣቢልኩም ክትከታተሎ ከም እትኽእሉን ከምኡውን ናይ ኢሜይል ኣድራሻና tigrino@spc.bva ምዃኑ ንሕብር። ርእይቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብነት ብሕመደብ ፈኖ ክሳብ ንራኸብ ብድሓነ ሰላም ጽንሑ። ይትባረክ ኢየሱስ ክርስቶስ ላውሌቶር ኢየሱስ ክርስቶስ።